0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የጠዋት ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ለቱ እንደብራያን ዘመን አቆጣጠር አዮም ዮም ሺሺ ካፍ አለፍ በትሽሬ ታፍሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ኦክቶበር 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 22 2019 ነው። የቴክኒክ ባለሙያችን ገብርኤል ኮሄን ስቱዲዮ ተረኛቸው ባይን እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይሄዳል። በዚህ አንድ ሰዓት ስርጭት ዜና ይዘን ቀርባለን። ዲዩም ጋስቶሽ ላምባቢያን ምን ይዘው ቀረቡ የሚሉትን እንመለከታለን። በማከታተል የሚያስልኩ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያል አሁን ወደ ዜና ወስዳችኋለሁ። በቅድሚያም አርስተ ዜና በውጭ ሀገር ሆነው ሐማስን የሚረዱ ድርጅት በይሁዳና ሰማርያ ሽብር ፈጠራ ድርጊት እንዲካሄድ እየቀሰቀሱ ነው ተባለ። የባላድ ፓርቲ ሊቀመንበር ሳሚ አቡ ሻሃድ ለምርጫ እንደማይወዳደሩ ትናንት አስታወቁ። የአውሮፓ ሀገራት የእግር ኳስ ጨዋታ እስራኤል በትናንትናው ዕለት ባዶ ለባዶ ተለያየች። አሜሪካ ሶስተኛ የጦር መርከቧን ወደ አካባቢያችን ልትልክ ነው የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በውጭ ሀገር የሚኖሩ የሐማስ ደጋፊዎች በይሁዳና ሰማርያ የሽብር ፈጠራ ድርጊትን ለማፋፋምና ብሎም ለማባባስ እየጣሩ ነው ተባለ። በተለይ በዚህ ሁለት ወር ወዲህ ሽብርተኞች በይሁዳና በሰማርያ አካባቢ ሰው አልባ የሚንቀሳቀስ ቀላል አውሮፕላን በማንሳፈፍ የሽብር ፈጠራ ድርጊት ሙከራ እያደረጉ እንደሆን ታስታውቋል። ይህም የሚያሳየው ሽብርተኞቹ የዚህን ቀላል አውሮፕላን መሳይ መረጃ በማንሳፈፍ ባየር ላይ በማንሳፈፍ መረጃ በመሰብሰብና ብሎም የሽብር ፈጠራ ድርጊት ለማድረስ እየጠቀሙበት እየሞከሩ ሲል መከላከያ ማስታወቁ ተገልጿል። በተለይ በሐማስ ደጋፊ የውጭ ሀገር የሚኖሩ የሐማስ ደጋፊ በተለይ ደግሞ በቱርክና በካታር ያሉ ይህን ጉዳይ ኃላፊነት ወስደው እያንቀሳቀሱ እንደሆን ተደርሶበታል ብለዋል። መከላከያው እንዳስታወቁት በይሁዳና ሰማርያ አካባቢ የዚህ አይነት ቀላል ተንሳፋፊ አውሮፕላን ማንቀሳቀስ እንደማይቻል መከላከያ አስታውቋል። የባላድ የፖለቲካ ፓርቲ ሊቀመንበር ሳሚ አቡ ሻሃድ ለምርጫ እንደማይወዳደሩ ትናንት ምሽት አስታውቋል። ትናንት ምሽት የባላድ ፓርቲ አባላት ባደረጉት ውይይት የከፍተኛው ፍርድ ቤት ፕሬዚዳንት ይስሐቅ አሚት የሰጡትን ምክር በመቀበል ሳሚ አቡ ሻሃድ ለፊታችን ኦክቶበር 27 በሚካሄደው የክኔሴት ምርጫ እንደማይወዳደሩ አስታውቋል። ነገር ግን ፓርቲያቸውን ሊቀመንበር ሆነው ከውጭ ሆነው እንደማስተዳደራቸውን እንደሚቀጥሉ አስታውቋል። እንደሚታወሰው ሁሉ ሳሚ አቡ ሻሃድ ጥቅምት 7 2023 ሐማስ ባደረሰብን ክስተት የሐማስን ስራ በመደገፍ በተለያዩ ደረገጻቸው መጻፋቸው የሚታወስ ነው። በዚህ ምክንያት ባለፈው ሳምንት የአስመራጭ ኮሚቴ በወሰደው ስብሰባ አቡ ሻሃድ እንዳይሳተፉ መከልከሉ ተገልጿል። ሳቸውም ለከፍተኛው ፍርድ ቤት ይግባይ ብለው ጠይቀው እንደነበር፣ ነገር ግን በትናንትናው ላይ ከከፍተኛው ፍርድ ቤት ፕሬዚዳንት የይግባይን ወደኋላ እንዲስቡና ራሳቸው ከስልጣን እንዲሰናበቱ ብለው በጠየቀው ባቀረበው ሐሳብ ምክንያት ፓርቲያቸው ተሰብስቦ ይህን ውሳኔ ተቀብሏል። የአውሮፓ ሀገራት የሚያደርጉት የእግር ኳስ ጨዋታ በትናንትናው ምሽት እስራኤል ብሔራዊ ቡድን ከኮሶቮ ብሔራዊ ቡድን ጋር ባደረገው ግጥሚያ ባዶ ለባዶ በሆነ ውጤት ተለያይቷል። እስራኤል እስካሁን ከዘጠኝ ነጥብ አንድ ነጥብ ብቻ በማምጣት ምድቡን በአራተኛ ወይም መጨረሻ ላይ ትገኛለች። ፊታችን እሁድ ከኤርላንድ ብሔራዊ ቡድን ጋር ይጋጠማሉ። እንደሚታወሰው ባለፈው ሳምንትም ከኤርላንድ ብሔራዊ ቡድን ጋር በነበረው ጨዋታ እስራኤል 3-0 በሆነ ውጤት መሸነፏ የሚታወስ ነው። አሜሪካ ሶስተኛ የጦር መርከቧን ወደ አካባቢያችን ልትልክ ነው ተባለ። አሜሪካ ሶስተኛ የጦር መርከቧን ልትልክ ነው። ይህም ወደ 10000 የሚሆኑ ወታደሮችን ከመድፈኞች ጋር በአንድ መርከብ የሚያሳትፍ እንደሆነ ተገልጿል። እስከሚቀጥለው ወር መጨረሻ ድረስ ወደ መካከለኛው ምስራቅ ይደርሳል ተብሎ የሚጠበቀው ይቺ መርከብ በፕሬዝዳንት ትራምፕ በኖቬምበር መጨረሻ ኖቬምበር ከምርጫ በኋላ በኢራን ላይ ጦርነቱን እንዲያድሳለ ብሎ በመናገራቸውን የሚያስታውስ ነው ሲል ዎል ስትሪት ጀነራል የተባለው መዘገቡ ተገልጿል። ትናንት ምሽት በሆርሙዝ የባህር ወሽመጥ አካባቢ አንድ መርከብ ላይ ጥቃት እንደደረሰና በዚህ ጥቃትም መርከቧ ላይ ከፍተኛ ጉዳት እንደደረሰ ተገልጿል። የብሪታንያ የባህር ንግድ ኃላፊ እንዳስታወቀው ለዚህ በኤት ቦታ ወይም ከማን እንደተላከ የማይታወቅ ሚሳኤል መርከቧን ስለመታት በዚህ ምክንያትም የእሳት ቃጠሎ መነሳቱን ጥቃት እንደደረሰባቸውም ገልጿል። በሳውዲ አረቢያና በሁቲ መካከል ያለው ጥቃት መቀጠሉን ተነግሯል። ከተወሰነ ሰዓታት በፊት ሁቲዎች በደቡባዊ ሳውዲ አረቢያ ሁለት ባሊስቲክ ሚሳኤሎችን ማስወንጨፋቸው ተገልጿል። እንደ ሳውዲ አረቢያ የጦር ኃይል ገለጻ ከሆነ ሁለቱን ሚሳኤሎች መተው አክሽፎ መጣላቸውን አስታውቋል። ቀደም ብሎ ሁቲዎች እንዳስታወቁት ለየመን ርዕሰ ከተማ ከሆነችው ጻና ላይ የሳውዲ አረቢያ ወታደር ድሮች ጥቃት ማድረሳቸውን አስታውቋል። ከዛ በፊት ሳውዲም እንዳለችው ሁቲሞች በሳውዲ አረቢያ የተቀደሰች ሁለተኛ ከተማ የኃይል ማመንጫ ለመምታት መሞከራቸውን ታስታውቅ፣ ሁቲሞች ግን ሐሰት በማለት ጉዳዩን አስተባብለውታል። ትናንት ምሽት ኢራን ወደ ሀገሯ ዓለም አቀፍ የኒውክለር ቦምብ ተቆጣጣሪ ወደ ሀገሯ እንዲገቡ መፍቀዷ ተገለጸ። ኢራን ከአሁን በፊት ወደ ሀገሯ የዓለም አቀፍ የኒውክለር ቦምብ ተቆጣጣሪ ፈታሾችን እንዳይገቡ መከልከሏ የሚታወስ ነው። ትናንት ግን በብርሊንግ እንደተዘገበው ኢራን ፈቃደኛ ነች ሲል አቅርቧል። ይህም የሆነው ነገር ግን ኢራን ይህን የምታደርገው ያለው ማዕቀብ ከተቃለላት ብቻ እንደሆነ ጨምራም አስታውቃለች። ኢራን የውጭ ጉዳይ ሚኒስትር አርካቺ ከአለፈው ሳምንት ከአውሮፓውያን ዲፕሎማቶችና በመካከለኛው ምስራቅ ከሚገኙ ዲፕሎማቶች ጋር ባለፈው ሳምንት በተባበሩት መንግስታት ኒውዮርክ ውስጥ በተካሄደው ዓመታዊ ጉባኤ ላይ ለመሳተፍ ባቀኑበት ሰዓት ከተለያዩ ሀገራት ዲፕሎማቶች ጋር ቀርበው በነበራቸው ውይይት ማሳወቃቸው ተገልጿል። በዱባይ የቀሩ እስራኤላውያንን ለማውጣት የሚደረግ በረራ ዛሬ ይሆናል ተብሎ ነበር እንደማይሆን ተገለጸ። እንደሚታወሰው ሁሉ በቀደምለት በፍላይ ዱባይ በተሰኘ አየር መንገድ ላይ በተፈጠረው ክስተት ምክንያት ፍላይ ዱባይ ወደ እስራኤል የሚያደርገውን በረራ ማቋረጡት የሚታወስ ነው። በዚህ ምክንያት የእስራኤል አየር መንገድ እስራኤላውያኖችን በዱባይ ያሉት ለመመለስ ሐሳብ አቅርቦ እንደነበር፣ ነገር ግን ዱባይ ይህን የተባበሩት አረብ ኤምሬት ሁኔታው እንዳልተቀበሉ ተገልጿል። ኤርላንድ አየር የአርኪያ አየር መንገድ ኃላፊ ኦዝ ባርሎቢች እንደተናገሩትም የተባበሩት አረብ ኤምሬት በኩል ፍቃድ አላገኘንም፣ እኛ ግን የእስራኤላውያኖችን ወደ ሀገራችን መመለስ ተዘጋጅተን ነበር፣ ነገር ግን እስካሁን ድረስ መልስ አልተቀበለም። ይህም እንዳለው ነው፣ ግን ችግሩን ለመፍታት በቂ ጊዜ አለን ሲሉም ጨምሮ ማሳወቃቸው ተገልጿል። ይህ በዚህ እንዳለ በፍላይ ዱባይ አውሮፕላን ላይ በተከሰተው ክስተት አንድ ማንነታቸው እንዲገለጽ ያልፈቀዱ የተባበሩት አረብ ኤምሬት ባለስልጣን እንደተናገሩት እስራኤል በአውሮፕላኑ ላይ የነበረውን ክስተት ከክስተት ዙሪያ የሚያስተላልፉት በሁለት ሀገራት ጋር ያለውን ትውውቅነትን ትብብር የሚያንጻር ንግግር ነው ሲሉ ተናግረዋል። ይህም ከሁለት ወዳጅ ሀገራት የሚጠበቅ አይደለም በማለት ቅሬታቸውን ገልጸዋል። በአውሮፓውያኑ የነበረውን ክስተት ለመጀመሪያ ጊዜ የሽብር ፈጠራ ሙከራ በሚል ጥንቃቄ በተሞላበት መናገራቸውም ታውቋል። ተመርምሮ የመጨረሻ ምርመራ ውጤት እስካልደረሰን ድረስ በትዕግስት ጠብቁ በማለት ለቀሪው ማስታወቃቸው ተገልጿል። ሁለቱ ፓይለቱና ረዳቱ ወደ ተባበሩት አረብ ኤምሬት መሄዳቸው የሳውዲ አረቢያ አስተውቃለች። በመጨረሻም የአየር ጸባይ ሁኔታ ዛሬ ባንዳንድ ያገራችን ክፍል ዝናብ ሊጥል ይችላል። በተለይ ደግሞ በመሃልና በደቡብ ያገራችን ክፍል የጎርፍ መጥለቅለቅም ሊኖር ይችላል ይላሉ የዘርፉ ባለሙያዎች። የሙቀቱ መጠን በዛሬው ዕለት በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 25 ዲግሪ ሴንቲግሬድ፣ ትላቪና አካባቢዋ 28፣ ሃይፋና አካባቢዋ 27፣ ቤርሸባና አካባቢዋ 29፣ ላትና አካባቢዋ እስከ እኩለ ቀን ድረስ 32 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን፣ የጠዋቱ ዜና የስካሁኑ ነበር።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች ለአንባቢያን ምን ይዘው ቀረቡም እንመለከታለን። እንደተለመደው አራቱም ጋዜጣ ፊት ለፊት ይገኛሉ። ማሪብ፣ እስራኤል ሀዮም፣ የዲዮ ታረኖትና ሀሬዝ ናቸው። በተመሳሳይ መልኩ እንግዲህ በመለት በሚቻል በተለይ ጥቅምት 7/2023 ክስተት በተመለከተ በሰፊው የጻፉበትና ምርጫን በተመለከተ በመጀመሪያ ሽፋናቸው ላይ የጻፉበት ይሆናል። ወደ ማሪብ ስንጀምር እንግዲህ በማሪብ የሚያሳየው ይቅርታ፣ በማሪብ በተለይ ምርጫን በተመለከተ ሁለት በተለይ በኦክቶበር ያለውን ሁኔታ የሚገልጽ ከእያንዳንዱ ሶስት ሰላን ሲጠየቁ ሁለቱም ጥቅምት 7ን ክስተት ወደ ምርጫ እንደሚያመጡት የሚናገር ጽሑፍ ይታያል። ከዛም በማከታተል ምርጫውን ቢሆን ድሮ የሚደረገውን ጥናታዊ ግምት በመስጠት ያለውን ሁኔታ እየተገለጹ ይገኛል። በተለይ ጥቅምት 7 3 አመት አስቆጥሯል። ከዚህ በኋላ ግን እንግዲህ ከዛን ጊዜ ጀምሮ እስካሁን ድረስ አብዛኛውን እስራኤል እዝራኼ ወይም እስራኤል ነዋሪዎች ይህ ክስተት ድጋሜ ይመጣል የሚል ስጋት እንዳላቸው ከንዙ እንግዲህ ከመተው 43 በተጠየቀ ደረጉት ጥያቄ 43ቱ ከመቶ እጅ የሚሆኑትኝ ስጋት እንዳላቸው 24ቱ ደግሞ የበለጠ እንደሚሰጉ በተመሳሳይ መልኩ ክስተቶች ይከሰታሉ በሚል ነገር ግን አሁን መከላከያ ሰራዊታችን ደግሞ በጥቅምት 7/2023 የተሳተፉትን በማሳደድ በመግደል እንደቀጠለ ነው። በትናንትናው ዕለት ሁለት በጥቅምት 7 የተሳተፉት 6 እስራኤላውያን አግተው የወሰዱትን መግደሉን አስተውቋል። ቀደም ሲል በዜና እንደተመለከትኩም የእስራኤል እግር ኳስ ቡድን በትናንትናው ዕለት አቻ ባዶ ለባዶ በሆነ መለየቱ በዚህ ካምፔን ወይም በዚህ ጨዋታ ላይ ብሔራዊ ቡድኑ የሚያሳዩት ጨዋታ አቋማቸው እጅግ የተተቹ ይገኛሉ። ወደ ውስጥ እንግዲህ ገባ ብለን ስንመለከት ጋዜጣውን በተለይ በሽኑይ ወይም አሁን ወደ ፖለቲካው ስንመጣ የመንግስትና የመንግስትን ለመቀየር የሚጥሩት ቡድን በሁለቱ መካከል ያለው መንግስትን ቀይራለሁ ብሎ የተነሱትን እየተዳከሙ መንግስት ደግሞ እየተጠናከረ እየመጣ ነው በማለት የሚያሳዩት እንግዲህ ጥንታዊ ግምት የሚያሳዩበት ሁኔታ አለ። በቀደም ሲል በአቡ ሻሃድ የተሰኘውን የባላድ ፓርቲ ሊቀመንበርን በዜና ማቅረቢያ ነበር። በሳቸው ዙሪያም የራሳቸው እንግዲህ በትናንትናው ዕለት ፓርቲያቸው ተሰብስቦ የመጨረሻ ውሳኔ እንደሰጡና አቡ ሻሃድ ወደ ክርስቶስ ምርጫ ሳቸው እንደማይሳተፉ ነገር ግን በፓርቲያቸውን ከውጭ ነው በሊቀመንበርነት እንደሚመሩ ያስታወቁበት ሁኔታ አለ። ይሄም እንግዲህ ቀደም ሲል እንደተናገር ነው በዚህ ጋዜጣ ላይም ተጽፎ ያለው በጥቅምት 7/2023 ክስተት ሐማስን በመደገፍ የጻፉትና የተናገሩት ንግግር አይደለምና ወደ ክነሴት ሌላም ቅጣት ይገባቸዋል በማለት እዚህ ጋዜጣ ላይ በጽሑፉ ይገኛል። በትናንትናው ዕለትም የከፍተኛው ፍርድ ቤት ይግባይ ከጠየቁ በኋላ ራሱን ይግባዩን ብትወስዱት ወይም አቤቱታችሁን ብታነሱት ይሻላል አለበለዚያ ግን የሚል ቃላት እንዳሰሟቸውና ባይስቡት ወይም ወደ ከውድድሩ ራሳቸውን ባያገሉ ኖሮ ከሳቸው ብቻ ሳይሆን ፓርቲያቸውንም የተመለከተ ሁኔታ ሊነገራቸው ወይም ሊጎዳ እንደሚችል እየተነገረ ይገኛል። አሁንም ከዛው ከምርጫው ሳንወጣ በተለይ የቀኝ ክንፍ አንድ ፓርቲ ያወጡት በኤአይ በተሰኘው ሰው ሰራሽ አስተውሎት ሰላም ምክንያት የተሰራ ከፍተኛው ፍርድ ቤት ኢትስሐቅ አሚትና የመንግስት ህግ አማካሪ ቢያራ ሚያራን በግድ እየጎተቱ ይዟቸው የሚያስወጣ ፊልም ተለቆ ነበር። በዚህ ዙሪያ ከፍተኛውን ንግግር እየተነጋገሩ አሁን መራጩ የራሱን ውሳኔ መስጠት አለበት መፍረድ አለበት የሚል ጽሑፍ ተጽፎና ያለን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፎክስ ኒውስ ለተሰኘው ዜና ቴሌቪዥን ጣቢያ እንደተናገሩትም በእጃችን ኢራን በተለይ አሁን
ጥቅምት 27 በእስራኤል የሚደረገውን ብሔራዊ ምርጫ ለማስተጓጎል ከፍተኛ ጥረት እያደረገች ነው፣ ጥቃት ለማድረስም እየሞከረች ነው ብሎ መናገራቸው መነጋገሪያ ርዕስ ሆኗል። በፍላይ ዱባይ በትናንትናው ሁለት ተነጋግረን በተለሰፊ በዚህ ጋስታ ላይም ተጽፏል። በተለይ እንደኚህ ጀግኖች እስራኤላውያን ያሳዩት ሁኔታ እጅግ በጣም የሚያስደስት የሚያኮራና በተለይ ደግሞ ይህ አብራሪው ህንዳዊ ዜግነት ያለው አብራሪው አውሮፕላኑን ሲያበር የነበረው የወሰደው እርምጃ ምንም እንኳ በረዳቱ በስለት ቢወጋም የወሰደው ሁኔታ ግን ያን ያህል ከ200 በላይ የነበሩ ተሳፋሪዎችን ህይወት ታድጓል ይላሉ። ይቅርታ፣ የአሜሪካን ሶስተኛ ጊዜ ተዋጊ መርከባን ሶስተኛ ጊዜ ሶስት ካሁን በፊት ሁለት አሉ ለሌላ ተጨማሪ ሶስት ወደ መካከለኛው ምስራቅ ለመላክ እንዳቀደች ይላል። በዜናም ተመልክቻለሁ። ይህ የሚያሳየው ፕሬዚዳንት ዶናልድ ትራምፕ እንደተናገሩት ከኖቬምበር አሁን ከ11ኛው ላይ የሀገራቸው የኮንግረስ ምርጫ አለ። ከዛ ምርጫ በኋላ ወደ ጦርነቱን አድሳለሁ ብለው እየተናገሩትን ኦል ያደርጉት ይችል ይሆናል የሚል ጥርጣሬ አለ። በዚህ በማከታተልም ሌላ እንደገና ሁለት ጸረ ሚሳኤል መርከቦች ወደ ዚህ አካባቢ በማምጣት በተለይ ሳውዲ አረቢያ እና በኡማን ላይ የሚደረጉት ጥቃቶችን ለመከላከል ሁለት እንደመጡ ይታወቃል። በኢራን በኩል አሁን ካቢኔው በአስቸኳይ ይሰበሰብና በኢራን ጉዙሪያ እንደሚወያዩ ተገልጿል። ነገር ግን በአሁኑ ሰዓት ወይም በቅርቡ ኢራን በእስራኤል ለጦርነት ከፍታለች የሚል ግምት የለም ይላሉ። ይህ ደግሞ ወደፊት የምናየው ጉዳይ ነው። ሁሳል መኸበል ሽብርተኛ 6 እስራኤሎችን በጥቅምት 7 ከኪቡት ቤሪ ያልመንጣው ኪቡት ቤሪ በጥቅምት 7 ጥቃት ከደረሰባቸው አንዱ ነው። በዛ 6 እስራኤላውያንን ጠልፎ የነበሩት መገደላቸው ተገልጿል። አንድ የእስራኤል ዜግነት ያለው በታይላንድ መሞቱ ተገልጿል። በዚህ ጋዜጣ ላይ ተጽፏል። አሜሪካ ውስጥ የሞት ቅጣት ወይም ፍርድ እንዳለ የሚታወስ ነው። በዚህ ዙሪያም ክሪስታ ፌክ የተሰኘች የዚህ ከ200 በአሜሪካ ታሪክ ውስጥ ከ200 ዓመት ወዲህ ግድያ እንድትገደል የሚል ተፈርዶባታል። ይህም እንግዲህ የክፍል ጓደኛዋን በ18 ዓመት ዕድሜ ክልስ የምትገኘውን ገላለች። እንግዲህ የገደለ ይገደል በሚለው በአሜሪካ ሕግ መሰረት እሷም እንደተገሉባት ነበር። ነገር ግን በጣም በሚገርም ሁኔታ ከአንድ ሁለት ጊዜ እንድትሞት መርዝ በመርፌ አድርገው ሰጠዋት። በሚገርም ሁኔታ ሳትሞት ቀርታለች እና በሚደንቅ ሁኔታ በሚል እዚህ ጋዜጣ ላይም ተጽፏል። በኮሃኒም ምርቃት እንግዲህ እንደሚታወሰው በዚህ ሰዓት ህዝብ እስራኤል ወደ ኮቴል ሐማረቢ የመጀመሪያው ቤተ መቅደስ የነበረበት ሂደው ይጸልያሉ። የኮሃኒም ቡራኬ የምንለው አለ። እሱንም ለማድረግ ብዛት ያላቸው እስራኤላውያን ተገኝተው እንደነበር ተጽፏል። እጅግ በጣም በሚያሳዝን ወይም ሊያሳስበን ይገባል በሚልም እዚህ በተለይ ለአሜሪካ ውስጥ ላሉት የአሜሪካ ዜጋ ወይም ይሁዳውያን ነው የሆኑት በሙዚቃው ዓለም ውስጥ የሚሰሩት ከጊዜ ወደ ጊዜ ማግለል መድሎ እየደረሰባቸው ነው። ያ ማለት ደግሞ ምንድን ነው? እያገለሏቸው ነው። ይሁዲ እስራኤላዊ መሆኑም ሲታወቅ ሊጫወቱት ተይዞ የነበረው ፕሮግራም ይሰረዝባቸዋል። የተሰረዘ ነው እና ከይሄ ደግሞ እጅግ በጣም አሳሲ ነው፣ ሊታሰብበት ይገባል ብለዋል። ነዳጅ በትናንትና ሁለት እንግዲህ እንደጨመረ ሁላችንም እናስታውሳለን። ከሮብ ወደ ሐሙስ ሌሊት ነዳጅ ዋጋ ጨምሯል። ምናልባት ከተወሰነ ጊዜ በኋላ ደግሞ በ50 ሳንቲም ሊቀንስ ይችል ይሆናል የሚል ሁኔታ ይታያል። እዚህ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህ በተለይ በዱባይ ፍላይ በተሰኘው
እንዳይከሰከስ ያደረገውን እስራኤላዊ ተቀበለው እንዳነጋግራቸውና በጣም በሚገርም ሁኔታ ህዝብን እንዳዳነ እየተቻረው ነው እንግዲህ ይገኛል። በማከታተል ክብራትና ክብራን አድማጮቻችን እስራኤል ሀየውም ላይ በምንሄድበት ሰዓት አሁንም ምርጫ ነው። በዚህ ምርጫ በተለይ የሽኑ ወይም ለውጥ እናመጣለን የሚሉት የለውጥ ቡድን አይዘንኮት የሚመሩት ያሸነፈው ፓርቲ እንደሚናገሩት ከሆነ በምርጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቸነፉ ጥቅምት 7 2023ን ክስተት እውነቱ እንዳይወጣ ያዳፍኑታል በማለት ከወዲሁ እየተናገሩ ይገኛሉ። ከሶስት አመት በኋላ በማለትም ይህን ክስተትን በሰፊው ጽሑፍ የደረሰበት እንዳለ እየተነገረ ይገኛል። ከዚህ በማከታተልም ያው የተለይህ የማቻር ሞሬድ የተሰኘው ህንዳዊ ፓይለት ወይም አውሮፕላን አብራሪ በትናንትና ሁለት ከሳውዲ አረቢያ ወደ ተባበሩት አረብ ኤምሬት ሂዷል። ሂፕክን ምናውን ከዛ እንደሚከታተል ጠቅላይ ሚኒስትርም አሞግሶታል። እንዲሁም የሀገሩ የህንድ መሪም ጀግናችን በማለት ጠቅሰውታል። እንግዲህ ወደፊት ፊልም የሚሰራበታል ይላል እዚህ ጽሑፍ ላይ። በኔ ይላሉ አሁን ወደ ምርጫው ስመጣ በኔ ይላሉ አይዘንኮት ሲናገሩ ከኔ ፓርቲ ውስጥ ስልጣና ወይም የተቀበሉትን ድምጽ ክደው ወደ ሌላ የሚሄዱ አይኖሩም በማለት ሁላችንም ታማኝነን ሁሉም ታማኝናቸው በማለት እንደተናገሩበት ሁኔታም እንዳለ የተነገረ ይገኛል። ክብራትና ክብራን አድማጮቻችን ስርጭታችን ይቀጥላል። እንግዲህ እንቀጥላለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ቀሪ ጋዜጦችን መመልከት በሰዓት ቀሪ ጋዜጦች ምንም የተለየ ነገር የጻፉት ነገር የለም። ቀደም ሲል ከተመለከት ነው አንድ አይነት ተመሳሳይ ነው ያለ ነገር ግን በተለይ አሁን ይሄ ፍላይ ዱባይ በተሰኘው ለነበረው ሁኔታ ረዳቱ አውሮፕላኑ አብራሪ ነበር እንግዲህ ያንክስተት ያደረገው ያም በዚህ ስራ ቦታ ገብቶ ከሰራው 9 ወር የሆነው ነው። ነገር ግን በዚህ 9 ወር ደግሞ በህይወቱ ውስጥ ሌላ የተለየ ክስተት ያሳየ ነበር። በተለይ የእስልምና ሃይማኖት ተከታይ እንደመሆኑ መጠን ሃይማኖቱን ይበልጥ ያጠነከረና ወደ ሃይማኖቱ ወደ ውስጥ ሃይማኖተኛ የሆነና ያው ሃይማኖቱ በሚያዘው መሰረት እንግዲህ እንትኖችን ምንድነው ሚጽባ ወይም ጥሩ ነገሮችን የሚያደርጉን ጽድቀትን ያጽድቀኛል የሚለውን ነገር እያደረገና በጣም አክራሪ የሆነ የመጣ እንደነበር የተናገሩበት ሁኔታ አለ። እንግዲህ ለፊት በዚህ ዙሪያ እስራኤልም በመርመራ ውስጥ እንደ ታዛቢነት ለመሳተፍ ፈልጋ ነበር። ነገር ግን የተባበሩት አረብ ኤምሬት ይህን ነገር ሊቀበሉት እንደማይፈልጉ በፍጹም በማለት የመለሱበት ሁኔታ አለ። እንግዲህ ክብራትና ክብራን አድማጮቻችን እስኪ የጋዜጦችን አምድ በዚሁን ጨርሰው ምክንያቱም አሁን ስመለከተው ዞሮ ተመሳሳይ ስለሆነ ጊዜ ለመቆጠብ ያህል በትናንትና ሁለት ትናንት ምሽት ላይ እንድቃለ መጠይቅ አድርጌያለሁኝ። የኢትዮጵያ ይሁዳውያን ከኢትዮጵያ ወደ እስራኤል ከመጡ ከ45 ዓመት በኋላ አንድ አባት ባልና ሚስት ልጃቸው የልጃቸው ልጅ በመያዝ ወደ ኢትዮጵያ ተመልሰዋል። ትናንት ከነሱ ጋር ቆይታ አድርጌ ነበር። እስኪ እሱን እናዳምጥ እናመለሳለን።
1: ጤና ይስጥልኝ ሐኪም ዘማኒ መሳፍቶን።
0: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ቆይታችኋል? አሁን ደግሞ ከ45 ዓመት በኋላ ወደ ትውልድ ሀገራቸው ኢትዮጵያ ለጉብኝት በልጃቸው ምክንያት የሄዱትን ቤተሰብ እናነጋግራለን። አቶ ንጉሴ መሐሪ ይባላሉ። የኮሎኔል ኒር ጀምበር አባት ናቸው። ለዚህ ሁኔታ እንዴት እንደሆን ማን እንዴት የሚለውን ከነሱ ጋር ሰፋ ባለው ቆይታ እናደርጋለን። በቅድሚያ እስኪ ልጃቸውን ኮሎኔል ኒር ጀምበር እናነጋግረዋለን። ኮሎኔል ኒር ጀምበር እንዴት ነህ?
2: እንደምን አመሸህ? አይቼው
0: ደህና መሸህ? ሁሉ ሰላም ነው? አሁን በእርግጥ አስቀድመን የቀረጽንህ ነው፣ ዛሬ ምሽት ነው። አሁን እዚህ ላይ እንዴት ነህ? ደህና ነህ ወይ?
2: እኔ ደህና ነኝ።
0: አንተ ወደ ኢትዮጵያ ስትመለስ አቆይ ስለ አንተ ሁኔታ አንተ በእርግጥ በጣም የሁላችን የሀገር እስራኤል የምንኖር ኢትዮጵያውያን ይሁደ ኢትዮጵያውያን በሙሉ አንተ መለያችን ነህ፣ አርያችን ነህ፣ አንተ የኛ ጀግናችን ነህ። ይህ ሁሉም የሚሉት ነው። ወደፊት ስለ አንተ በሰፊው እንወያያለን። በጣም በጥሩ ደረጃ የደረስክ ጥሩ ታጋይ ታታሪ ልጅ ነህ፣ ማህበረሰባችን የሚያውቀዋል። ግን በአንተ ላይ ያልሆነ ነገር አምጥተው ስምህን አቋሽሾታል። በዚህ ዙሪያ አሁን አንነጋገርም፣ ግን በማህበረሰባችን ዘንድ ከፍተኛ ተቀባይነት ያለህና አርያ የሆንክ ልጅ ነህ። ስለ አንተ ቆየት ብለን እንወያያለን። አሁን ግን ወላጆችህን ወደ ኢትዮጵያ ይዘህ ይሄዳል የሄድክበት ምክንያት ምንድን ነው? ለዛም ከ45 ዓመት በኋላ።
2: አይቼው በጣም አመሰግናለሁ። በቅድሚያ እናት አባቴ ንጉሴ ማሪ ሰሙነሽ በለጠን የ45 ዓመት እስራኤል ተቆዩ በኋላ በቃ ለእናት አባቴ እነሱ በደስታ ባሉበት በእግራቸው ሲሄዳሉ ደግሞ እድሜ እየገፋ ይሄዳል ይህ እንዳይቀር ብለን እነሱ አገራቸውን ላዩ በደስታ ይዘናቸው መጣነ። እንዲያውም ትውልድ እንዲታለፍ ብለን ልጅን ይዤው መጣሁ።
0: አንተ ልጅን ይዘህ ሄዳል?
2: ልጅን ይዤ ይጃለሁ። ዋው ጎበዝ ነው። የጋዛ ጦር ያለፈ ነው፣ ፓራሹት ነው እሱ። ደግሞ አየህ የእናት አባቱን የሚታውን አገር ላይ ብሎ ይህ ማምጣት ትውልድ ተቃይሮ ይሄ ሲታለፍ በጣም ደስ ይላል። ይሄ ነው አላማ።
0: ሳብ መቼ ነበር ያሰብከው ይሄን?
2: ይሄ ብዙ ጊዜ ነው ያሰብኩት። አይ ግና ጊዜ ይወጣ ያለ ነገ ሲባል ነገ ይሄዳል፣ ጊዜ ያልፋል። አሁን በቃ መቆማል ዝም ብለ ጊዜ መስደድ በጣም ብዬ አመት ያመት ፕሮግራም የሆነውን ቀሳ ገና ወጣ ነው በየሁሉ ቦታ ፕሮግራም ያለው አርገን እንዲያብለ መጣ ነው።
0: ልጅህም እዛሁን እዚህ ተወልዶ ያደገ ነው ያንተ ልጅ?
2: እዚ እስራኤል ተወልዶ ያደገ።
0: እስራኤል ተወልዶ ያደገ አዎ። እድሜው ስንት ነው?
2: 23
0: 23 እሱንም እንደው ወደ ኋላ አካባቢ ብናናገረው ደስ ይለኛል። ማነው ስሙ?
2: ሽግር ያለን ድቪር ይባላል።
0: ድቪር ኦኬ ጥሩ። በቅድሚያ እስኪ አባትህን ላናግራቸውና ከዛም በኋላ ድቪርን አናግረዋለሁኝ።
2: ሽግር ያለን
0: አመሰግናለሁ ጀመር።
2: አዎ በጣም አመሰግናለሁ። ዋናው መጣነ ለእናት አባት ነው። በቃ አባቴን ያቀርብልኛል።
0: በጣም ጥሩ አመሰግናለሁ። ሻባትን ስጠን። አሎ ተናስት እንደነው ታቶ ንጉሴ ማህሪ እንደምን አሉ?
3: እመስገነው ደህና ነኝ።
0: ደህና ነው ጤናውት ደህና ነው?
3: እመስገነው ደህና ነኝ።
0: እንደው ከ45 አመት በኋላ ከባለቤቶ ከወይዘሮ ሰሙነሽ በለጠ ጋር ኢትዮጵያ ሄዳችሁ አሁን ጎንደር ነው የምትገኙት?
3: እኛ ጎንደር ነው የምንገኘው። አሁን እዩድ እናረጋለን እንዞራለን። አሁን ዛሬ የቤተ እስራኤሎች ቤት ክነሰት ወለቃ ገብተን አጧልተን እንዲያው በዳም በደንብ አድርገን አጧልተን ሰግደን ወጥተን
0: እሺ
3: እሱ ሁኜ ተናግሬ ያለው።
0: እስኪ
3: ለቤተ እስራኤል በሙሉ ለእስራኤል ልጅ በሙሉ
0: የት ነበሩ? ወደ ኢትዮጵያ ከመምጣት ወደ እስራኤል ከመምጣቱ በፊት ኢትዮጵያ ያሉ የት ነበር የሚኖሩት?
3: አፉላ
0: አሁን አዎ እስራኤል አፎላ ኢትዮጵያ ያሉ ወደ እስራኤል ከመምጣቱ በፊት የት ነበር የሚኖሩት?
3: እሺ አዴት አዴት ይባላል ጎቱ። የአራት ደብር ሀገር ነው።
0: የት አካባቢ ነው?
3: አዴት ይባላል። የዳባት አውራጃ
0: ዳባት ወገራ
3: የዳባት አውራጃ። አዎ እሱ እኛ ተወልደን አድገን ተደረን ተኩለን ነው ወደ እስራኤል ሀገር መንገድ የጀመርነ። እዚያው አዴት ትንኖር ግን ትንሽ ልዘረዝርልህ። አዴት ትንኖር ተከብረን ጀንበር እንግዳ ይባላል። የአባቴ አባት የማህሪ ጀንበር አባት አማሮች መርኬት ይባላለች።
0: እሺ
3: እነሱ ሀብታሞች እድላሞች ሚታ 12 ትጠግት ነበረች። አዴት ምባል ሀገር የአራት ትውልድ ሀገር ነው። እሱ ትንኖር ማህሪ ጀንበርና ምረቱ ጀንበር አጎቴ አባቴ ወንድም ነው። ተከብረው ተሸክፈው ነው የምኖሩ። አሁን ብዙ ፋኖ ነበር ቀድሞ አግድሞ እየሄደ አንጥፉ መተናል የሚባል ነበረ።
0: አንጥፎ መተናል
3: መተናል አንጥፎ ማያለ ያሳረዱ ምኖርበት። አሁን በዚያ ገቡ በዚያ ገቡ ይባላል እንሰማለን። አሁን እኛ ጎረቤት አድውራሴ ይባላል ገቡ በማአጋም ገቡ። እኛ ወራጣኔ ነበርነ። ቀን ጊዜ መጡ። እንግዲህ ተረቱ ልነግርነ የነሱን ጉብዝና።
0: እሺ
3: ቀን ጊዜ መጡና የከቶ ማጋ አለ ወራጣ አለ እናንተ ሀገሮች ብሎ ጠሩ። ሚታይ ተተተጥ ላይ ሄደሽ ጀግና ናት ባለ ሱሪ ናት አማረች መልኬ ሄደሽ ምንድን ነው እነ ማህሪ እነ ምረቱ እንዳሉ ብለን ብረት ልሰሩልን አለሽ አሉ። እሷ ምን አለሽ የኔ ልጆች አሽከሮች ናቸው ብረት መስራት አውቁም አለሽ። ሰምታለሽ በነገሩ ሁላ አለቁ አለ። አባቴ ጎደበ በዚህ ምረቱ ጀንበር ወንድሙ ጎደበ በቀኝ በግራ ለነገ አይሉም። አሁን እኔ በዋሺ እስራኤል ሀገር የምዘረዘር ነው የማወቅ ያህል ወልቃይት ጠገዴ በሙሉ ያውቃል የነሱን ጉብዝና። ኋላ አለቁ አሉ የሚታይ ተተተቱ ላይ ሄደ አንተ የማማዛ ነው እና አለች። አዎ መሆነ ነው እኔ ስመጣ የተከናነፍ በርዱ ያል ያን ገድግል ሂድ አለች። አለቁ አሉ ጎድበው እነዚህም ዝም አሉ። ስታገሉ ትሉ ሊገቡ መግቢያተው አሁን አላገቧቸው ብለው ሰደዷቸው። ይሁን አንዱ ሀውልት ነው የምነግርህ ያለሁኝ። ሰደዷቸው እንዲያ ብለው ሌላ ሁላ ቤተ ክርስቲያኑ ክርስቲያኑ ላይ እየበላን ምረቱና ማህሪ አላገቡን ብለው ሰደዱ እያላገሩ ሊያወራሉ። እናንተ ሳብዳችሁ ነው እነሱ ለነገ ይላሉ እነሱ እነሱ ምትሄዱ ምንድረው እየተባለ ያ ሁላ ያደግንበት ሀገር ነው። አዴት የአራት ትውልድ ሀገር ነው የነበርንበት። አሁን እኔ ልጄን ይዤ የልጄን ይዤ እንዲያው ሌት ተቀን ትዝ ይለኛል። አጎቴና አባቴ ጉብዝናቸውን ትዝ ይለኛል። እንዲያው ወደ አዲስ ሊገባ አስቢ ትክል ደንጃ ወዲያ አይሄድም አሉኝ። አይ እንዴት ነው እያልኩኝ ትክል ደንጃ ደርሼ ጸልሜ ብለን ተመለስና ጥሩ ነው ቢለኝ ምን ያለው ያባቴና ያጎቴ የሚታየን ታጀምበርባድ ማላይ ነኝ ይሄ ነበርኩ የልጅ ጀንጂ ልነግረው ታሪክ አሁን ትነግረው
0: እንደ እርሱ እሺ
3: የነሱን አውልት የልጅ ልጅ ላሰማ ብዬ ተረቸ ነበር አሁን እትክለኛ ወደ ዝግ ነው አሉ አሁን ጎንደር ነው ያለሁኝ አለም ነው ያለነ እየዞረ ነው ወለቃ እየሄድነ ነው ባህር ዳር እየሄድነ ነው ሁሉም እየሄድነ ነው ጎንደር እንደ ቀድሞ አይደለም ዛሬ ድንቅ ነው ሆኖ ያለ
0: ቀድሞ ያውቋት ነበር ጎንደርን
3: ጎንደር ቀድሞ
0: ያውቋት ነበር
3: አዎ በአንድ አመት አራት ተገኝ የሚያሰልሽት አራት ሶስት ነን ገበሪ ገበሮች ነን ወንድሞቼ ባንድ ነው እናርስ አባታችን ይዘን ግርማው ማህሪ አየለ ማህሪ አበው ማህሪ ኢትዮናት አበራ ማህሪ ሁነን ባንድ ነው እናርስ ገበሮች ነን አሁን እንዲያርገን ትናርስ የደንብ ያዝማሪ መጣ መጥቶ መሰንቆ እየመጣ አሁን ኮመንትን ሸልመው አንተ ያደት ቆልየ ግርማ እየናደራ ማድጋ ሰሊት መቶ ብር ትቀና ወዲያ እናዝማሪ መጣ መሰንቆ ይላሃለሁ እየውልኝ እና ለምን የነበርነ እንዲያው ብግላል ጥሩ ስለነበርነ እንዲያው ህይወታችን ባለን በደስታ ስለነበርነ እንዲያው ሂዳሌ ወደ ጎንደር በ45 አመት እየውልኝ
0: በ45 እንዴት ግን 45 እስራኤል ሀገር ከገባችሁ ከ45 አመት በኋላ ተመልሳችሁ ወደ ኢትዮጵያ መሄዱ ሐሳቡ ከማን መጣ ለምን አሁን
3: እንዲያ ሐሳቡ የመጣ በጥሩ ሁኔታ ምን ይወርስ ለሆነ የተቀንሱ ያለ ይመስለኛል የነበረበት አቡቱ ሁለመናው ንብረቱ እሚታያ በጣምናት ይያለው አ ሌላው ያጣሁላ ከሷንም መጣ ያጣሁላ እሷ ነው ሷኒ ማረው ሙታ አሁን አጎበር ተቀጠረ ወረዳ ሁላ መጣ ንግራይ ዘገየ ሁላ መጡ ቀኝ እጃቸው ነው አውጥተው ግራይ ዘገየ ምን አለ ያቻማረሽ መልኬ አሳመረሽ ጉዞ እሷ ጥላይዛ ምረቷል ይዟ

0: ተነስቼ ተነስቼ እየዞርኩኝ ፋሲል ግንብ ገባነ ትላንትና ፋሲል ግንብ ገብተን አለን መድሪ አሁን ከፈተው በሩን ደብነህ ላይ ዘለቅነ አላይ ወገብ ወደረስነ አቆመነ ወዩ ተቀመጡ አለን ሁለታችን እኛና የልጅ ልጅ ቁጭ አለ ይሄ ቤተ መንግስት መቀመጫ ነው በበላችሁ አለ የቤተ እስራኤል መገንዳ ቤት ነው አለ ቀናው እየባየውነቱን ነው ይሄ ቤተ እስራኤሎች ስንት አመት አብሮ የሰሩ ናቸው እንዳ ሰውየው ጥሩ ሰው ነው አርጎ ያነ እንትን ያነ
1: ያና ያስተናገዳቸው
0: አዎ ስንት አመት ቤተ እስራኤሎች የሰሩ ነው ብሎ የእስራኤልን ክብር እያነግሮነ ተደስቼ ከዚያ ወዲያ ሽቅ ቢዞነ ሄደ እስተ ቁንጮው ዘለቅነ ፋሪስ ግንብ እስተ ቁንጮው
1: ምን ተሰማዎት ግን እርሶ
0: እንዲያ ተሰማኝ እንዲያው ከዚያ ሁኜ ታየው ግልኮ መግቢያውን ግንድ መጥያን ሁላ ታይ እንዲያ ወደ ጮህ አምላክ አለ ተደሰትኩኝ ይረሃለሁ
1: ግን 45 አመት እስራኤል ሀገር 45 አመት ሲኖሩ ለምን እንደው እስከዛሬ ተመለሰው እንደው የተወለዱበትን ይሄን ያህል ፍቅር ካሉት ይሄን ያህል መውደድ ካሉት እንዴት ነው ያልተመለሱና ያልጎበኙበት ምክንያት
0: እሺ ያልጎበኙበት ያላልኩት እኔ ሰራተኛ ነኝ ስራ ይወዳለሁ
1: እሺ
0: አሁን ስራ እየሰራሁኝ አራት ልጆች ድሬ እስራኤል ሀገር ድሬ ተደስቼ የልጅ ልጆች ሁላሉ በጣም ተደስቼ ልጆችን ላኮራ ልጆችን ላስደስት እያልኩኝ ብዙ ጊዜ ትቀመጥ አሁን ኒር የው ኒር ጀንበርኩ እኔ ኒሩን ድሬ የእሱ ልጅ እኔ ጋር አሁን አብሯል
1: ምን ይሰማዎታል
0: አሁን
1: አዎ
0: አሁንማ ገና ጎንደር ግባ ስል እንትን ግልኮን ውጣ ስል እንዲያ ወደ ተሸበረ ያደግኩበት ሀገር ነው ጎንደር ወደ ጩኸ ቅዳሜ ገበያ ገባሁኝ ሱቅም እናደርግበትም ሁላ አየሁኝ ሁሉን አየ ነው ሰሪት የሚሸጥበትም ሁላ አየሁት በሙሉ ይህ ወደ ሀገራችን
1: እንደነበረው ነው እንደነበረው ነው
0: ፊት የነበረው አዎ ፊት የነበረው ትዛሬ
1: ትዛሎት
0: አዎ ትዛሬ ያወቅኩት ገና ግንድ መጥያት ደርሰን ያወቅኩትኝ እንዲያ ብዬ አሁን እንዲያ አባቴን ሀገር አፋፉን ላይ ነኝ አዴትን ላይ ነኝ ብዬ እስከ ትክል ደንጃ ሄድኩኝ በመኪና
1: እሺ
0: ስትክል ደንጃ ሄድኩኝ ላይ ብዬ ዘግዝቄ ከዚያ ወዲያ ክልክል ነው አይሆንም
1: ባለው ጦርነት ምክንያት ነው የተከለከለ ወደዛ የመሄድ
0: በሱ ነው
1: በጦርነቱ ምክንያት
0: አሁን በሱ ነው እንጂ ሀገር አይቀሬም ነበረ አዴት የሚታይ ሀገር ካሪፍ ይባላል የአይራ እሱ ሁላ ስብ የነበርኩኝ
1: እንደው ሲያስቡት አሁን እንደው ወይኔ ለምን እንደው እስከዛሬ አልመጣውም ብለው አልቆጮትም ትንሽ
0: ቆርቆሮይ ኋላማ ቆርቆሮይ ወይኔ ማህሪ ጀንበር ልጅ እንዲያው ወይኔ ያደጉበትን ሀገርስ እንዲያው ገና እንትን እየታላየው ስዛሬ ሶስት እዚህ አራት እዚህ ያየው ነበር አልኩኝ ባለቤት የሰሞነች በለጠ ምን አለ እሺ ለእንግዲህ ይደርሳል ለከርሞ እንመጣለን አለ እሺ ይልሃለሁ
1: ዋው በጣም የሚገርም ነው ደስተኛ ነው በጣም
0: ተደስቼ በጣም ተደስቼ አለም ነው ያለሁኝ
1: ባለቤቱ ሳጠገቡ ናች
0: የለሽም አሁን ጥዩን ወጥተዋል
1: ወደ ጉብኝት ወጥተዋል እነሱ
0: አዎ
1: እንደው የእሳቸው ስሜትስ ምን ይመስላል እንደው በጣም ደስተኛ ናቸው እንደርሶ
0: ተደስታ ትናንትና እዚህ መጥተው ነበሩ እንትኖች ሊቀሩትና ብለው ዘፋኞች መጥተው ነበረ እኛ አላሰብነውም እዚህ መጥተው ተደስተው አሁን እንዲያው ደስቷ ከመጠን በላይ አልኩ ይልሃለሁ እንጂ አለም ነው ያለነ ጎንደር እንደምወራው አይደለም ደህና ነው አለም ነው ጫታ ነው ያለ ነው ብርሃን ነው ያለ ነው እንዲያው እኔ እንዲያው ትገምት እንዲያው ገናው እንዴት ነው ነገሩ ይያልገብቼ ነበር ግባት አልኮል ያማንዳው ዝም
1: ብለው ምክንያቱም አሁን የሚተሰማው ኢትዮጵያ ውስጥ ጦርነት ነው ይባላል የተዋጉ ነው ይባላል እርስ በርስ ጦርነት አለ እንዲያውም አሁን ከባለፈው በባሰ ባንድ ላይ በመሆን ሰባት ድርጅቶች ባንድ ላይ ሆነው መንግስትን ጦርነት ገጥመዋል የሚባልና በጣም ጦርነት ላይ እንዳለ ነው የሚነገረው እዚህ እናንተ ግን አሁን እርሶ ስንት ቀን ሆነው ታውን ጎንደር ከገቡና ያለው ሁኔታ ምን ይመስላል
0: 10 ቀን የጎንደር ውስጥ ያለሁኝ
1: አሃ
0: አሁን አንድ ጦር የለም አልኩ እንዲያው ምናምን የሚወሳ ነገር የለም ጎንደር ውስጥ አዲስ አበባ ደግሞ እንዲያ ነው እንዲያው የሚወሳ ነገር የለም አለም ደስታ ነው ያለነ አለም ነው ያለነ ድግም የተወለድኩ ነው የመሰለ ይልሃለሁ
1: በጣም ጥሩ የልጆ ልጅ አጠገቦ ነው ያለ
0: አለ ዛሬ እሱ ግን እንግዲህ በእንግሊዝ ታልሆነ
1: እብራይስጥ አያውቅም እንዴ
0: አማርኛ አያውቅም

የተከበራችሁ አድማጮቻችን ስርጭታችን እዚህ ላይ ይገባደዳል። በቀኑ በድጋሚ ከኔ ጋር እንገናኛለን። እስከዛ ግን መልካም ቀን ይሁንላችሁ እንሰናበታችኋለን። ለፕሮግራሙ አጠናካሪ ገብርኤል ኮይን ምስጋና ያደረሰው ያናብራችሁን ብርኳቸው ነኝ። በቀኑ ስርጭታችን እንገናኛለን። መልካም ቀን።

0: ና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ተነስተልን የተከበራችሁ አድማጮቻችን እንደምን ዋላችኋል? መልካም ለተሰንበት ይሁንላችሁ። ያን የቀኑ ስርጭታችን ዘምረናል። ለቱ ዛሬ እንደብራን ዘምና ቁጣጣራ ዮም ቺሺ ካፍ አለፍ በት ሽሬ ታፍሽም ፔዛይን ለአውሮፓ ዘመን አቆጣጠር ኦክቶበር 2 2016 እንደ ኢትዮጵያ ዘመን አቆጣጠር መስከረም 22 2019 ነው። የቴክኒክ ባለሙያችን ኢላይ ቤን ሻባት እስቴዶ ተረኛ እቾ ባይነን እንደተለመደው ስርጭታችን እስከ ቀኑ 2 ሰዓት ድረስ ይቀጥላል። በዚያ አንድ ሰዓት ስርጭት ውስጥ ዜና ይነበባል። ወቅቱን የተመለከተ ዜና ትንታኔና ከድማጭ ጋር የስልክ ውይይት ይኖርናል። እንደተለመደው እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደ ዜናው ስደጫለሁ። በቅድሚያም አርስተ ዜና። ዱባይ የቀሩት እስራኤላውያንን ለመመለስ ቅድመ ዝግጅት መጠናቀቁ ተገለጸ። በዚህ በአደጋ ይደርስበት የነበረው ዱባይ አውሮፕላን አብራሪ የአብራሪዎችን በር የከፈትኩት አዎ እኔ ነኝ በማለት ተናገረ። ሳላማን ዜግነት ያላቸው ለኢራን መረጃ ሲያስተላልፉ በቁጥጥር ተያዙ። በይሁዳና ሰማርያ አካባቢ ሐማስን የሚደግፉ ሽብርተኞች የሽብር ፈጣሪ ጌት ለማፋፋም እየጣሩ ነው የሚሉት የሰዓት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በዱባይ የቀሩ እስራኤላውያንን ለመመለስ የሚደረገው ቅድመ ዝግጅት ተጠናቋል ተባለ። የአርኪያ አየር መንገድ ከዱባይ ወደ እስራኤል ዜጎችን ለመመለስ በሚደረገው ዝግጅቱን አጠናቆ በመቅረሱ በተለይ ደግሞ አቡዳቢ የሚገኙት የአየር መንገድ ፍቃዳቸውን ስለሰጡ ከተወሰነ ሰዓት በኋላ በረራ እንደሚጀምር አስታውቋል። ካላቀባያችን ኦፌር ሃልፐሪን እንዳደረሰን ይህ ዝግጅት ወደ ሀገራቸው የመመለስ ሂደት እስከሚቀጥለው ሳምንት ድረስ ሊቀጥል እንደሚችል አስታውቋል። ፍላይ ዱባይ የተሰኘው አየር መንገድ በተከሰተው ክስተት ምክንያት በዚህ በያዝነው ወር አጋማሽ ድረስ በረራውን ወደ እስራኤል ከማድረግ እንደሚቆጠብ አስታውቋል። እዚህ ፍላይ ዱባይ አብራሪ የአብራሪዎችን በር የከፈትኩት እኔ ነኝ ሲል ተናግሯል። በዚህ ሰዓት በብዙ ቦታ ተመትቻለሁ፣ ቆስያለሁ፣ ህይወቴን ለማዳን ግድ አለብኝ፣ ከዛም በተጨማሪ የተሳፋሪዎችን ህይወት ማዳን አለብኝ። ያለችኝ የቀረች ሰዓት ሰከንዶች ብቻ ነው። በሆዴ በመሳብ በሩ ድረስ በመድረስ በሩን ለመክፈት ችያለሁ። ይሄም የኔንም የተሳፋሪዎችም ህይወት ሊተረፍ ይችላል ሲል ተናግሯል። ከህንዱ ጠቅላይ ሚኒስትር ኒርዶር ሞዲ ጋር ባደረገው የስልክ ውይይት ይህ በተባበሩት አረብ ኤምሬት ሆስፒታል ውስጥ ሆኖ ህክምናውን የሚከታተለው አብራሪ እንደተናገረው ነው። ከቦታው ለነበሩት ተሳፋሪዎችና የአውሮፕላኑ ሰራተኞች ምስጋና ላቅ ያለ ነው። ያለነሱ ድጋፍ ዛሬ እዚህ ቦታ ደግንቼ ስልክ አላውራም ነበር በማለት እንባ የተናነቀው ከጠቅላይ ሚኒስትሩ ጋር ተናግሯል። እስራኤላውያን ዜግነት ያላቸው ለኢራን መረጃ ሲያስተላልፍ በቁጥጥር ስር መዋሉ ሻባክ ወይም የአገር ውስጥ ደህንነት ሚኒስትር አስታወቀ። በካ አልረቢያ የተሰኘ ነዋሪ የሆነ የእስራኤላዊ ዜግነት ያለው ለኢራን መረጃ ሲያስተላልፍ በቁጥጥር ስር ውሏል። መረጃውን ያስተላለፈውም በተወሰነ ገንዘብ እንደተከፈለው ተጠቅሷል። ይህ የ5 ዓመት ወጣት እድሜ ክልል ውስጥ የሚገኝ ማህሙድ ሂልፍ የተሰኘ ሲሆን የእስራኤል መረጃን ክፍል ባደረጉት ፍተሻ በቁጥጥር ስር አውለውታል። ዛሬ ከሰዓት በኋላ ሃይፋ በሚገኘው በሃይፋ አውራጃ ፍርድ ቤት ክስ ይመሰረታል ተብሎ ይጠበቃል። ወጣቱ በመጀመሪያ ምርመራ ላይም እንደተናገረው በኢንተርኔት እንደተገናኘ ገልጿል። ፖሊስም ከእንደዚህ አይነት ድርጊቶች ዜጎች እንዲቆጠቡና ከማያውቁት ግለሰብ ጋር በኢንተርኔት የሚደረግ ውይይትና ንግግር ቅሬታ ከወዲሁ ልትጠነቀቁ ይገባል ሲል አስጠንቅቀዋል። በይሁዳና ሰማርያ የሽብር ፈጠራ ድርጊትን ለመጨመር በውጭ ሀገር የሚኖሩ የሐማስ ደጋፊዎች ጥረት እያደረጉ ነው ተባለ። በተለይ በዚህ በያዝነው 2 ወር ውስጥ የሽብርተኞች በይሁዳና ሰማርያ አካባቢ ሰው አልባ የሚበር ቀላል አውሮፕላን በማንሳፈፍ መረጃ በመሰብሰብ በመረጃው ምክንያትም የሽብር ፈጠራ ድርጊት ለማካሄድ ሙከራ እያደረጉ እንደሆነና የተወሰኑትንም መከላከያ ሰራዊታችን ማክሸፉ ገልጿል። ይህ የሚያሳየው ሽብርተኞች መረጃ ተሰብስበው ከዛ ወደ ጥቃት ይመጣሉ ሲሉ ተጠቅሷል። በአሁኑ ሰዓት በመግዚህ በይሁዳና ሰማርያ አካባቢ ማንኛውንም ቀላል አውሮፕላን መሳይ በሚንሳፈፍ በአካባቢው ማንሳፈፍ የተከለከለ መሆኑን አስታውቋል። የባላድ ፓርቲ ሊቀመንበር ሳሚ አቡ ሻሂድ ራሳቸው ከምርጫ እንዳገለሉ አስታውቋል። በተለይ ትናንት ምሽት የባላድ ፓርቲ አባላት ባደረጉት ውይይት የከፍተኛው ፍርድ ቤት ፕሬዝዳንት ኢሳክ አሚት የሰጡትን ምላሽ ተመልክቶ ፓርቲያቸው ከተወያየ በኋላ ከምርጫው እንደሚራሳቸው እንዲያገሉ መስማማታቸው ተገልጿል። ቀደም ሲልም ራሳቸው ባንደበታቸው ወጣው ጥቅምት 27 በሚካሄደው ብሔራዊ ምርጫ እንደማይሳተፉ አስተውቀዋል። ምክንያቱም ጥቅምት 7 2023 ሐማስ ባደረሰብን ጥቃቱን ደግፈው በመጻፋቸውና በመናገራቸው ምክንያት እንደሆነ ተገልጿል። አሜሪካ ለሶስተኛ ጊዜ ሶስተኛ የመርከቧን ወደ አካባቢያችን በፋርስ ባህረ ሰላጤ መላኳን አስታውቃለች። አሜሪካ ሶስተኛ የጦር መርከቧን ልካለች። ይሄም ወደ 10,000 ወታደሮችና መድፈኞችን የሚያስተናግድ እንደሆን ተገልጿል። ይህም ከሚቀጥለው ወር በተለይ በአሜሪካ ውስጥ በሚደረገው የኮንግረስ ምርጫ በኋላ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጥቃት እናደርሳለን ብለው የተናገሩትን ምናልባት እውን ሊያደርጉት ይችል ይሆናል የሚል ግምት እንዳለ ተጠቅሷል። ትናንት ምሽትም በሆርሙዝ የባህር ወሽመጥ አንዲት መርከብ በሳት እንደጋየች ተገልጿል። ይህም ማንነቱ ያልታወቀ በሚሳኤል ተመታ መርከቧ በሳት እንደጋየች የብሪታንያው የባህር ወደብ ንግድ እንቅስቃሴ ኃላፊ አስታውቋል። ሳውዲ አረቢያ እና በሁቲ መካከል ያለው ጥቃት እንደቀጠለ ነው። አንዱ አንዱን ማጥቃቱን ቀጥሏል። ከተወሰኑ ሰዓታት በፊትም በሳውዲ አረቢያ ደቡባዊ ክፍል 2 ፕላስቲክ ሚሳኤሎች ተወንጭፈው ነበር። እነኚህንም መከላከያው መጥቶ መጣሉን አስታውቋል። ቀደም ብላ ሳውዲ አረቢያ በየመን ዋና ከተማ ላይ ጥቃት ማድረሷ ተገልጿል። ከዛ በፊትም ሁቲሞች በሳውዲ አረቢያ በሁለተኛ የእስላም ሀገር በእስላም እምነት ቅዱስ የሆነች አገር ላይ የሚተላለፉን የኃይል ማመንጫ ጉዳት ለማድረስ ጥረው ነበር በማለት መክሰሳቸው ይታወሳል። ሁቲሞች አገሩን አስተባብለውታል። ትናንት ምሽት ኢራን ወደ ሀገሯ ዓለም አቀፍ የኒውክሌር ቦምብ ተቆጣጣሪዎችን ገብተው መፈተሽ ይችላሉ ሲትል መፍቀዷ ተገለጸ። እንደሚታወሰው ሁሉ ከአሁን በፊት ኢራን ዓለም አቀፍ የኒውክሌር ቦምብ ተቆጣጣሪው ወደ ሀገሯ ገብቶ እንዳይፈትሹ ፍቃድ አለመስጠቷ የሚገለጽ ነው። ነገር ግን ባለፈው ሳምንት በተባበሩት መንግስታት ዓመታዊ ጉባኤ ላይ ለመሳተፍ የውጭ ጉዳይ ሚኒስትራቸው አርካቺ መገኘታቸው ይታወሳል። ከዚሁም ከአንዳንድ ከአውሮፓና ከመካከለኛው ምስራቅ ከሄዱ የዲፕሎማት አባላት ጋር በነበራቸው ቆይታ ኢራን አሁን ፍቃደኛ እንደሆነች ገልጸዋል። በዱባይ የቀሩትን እስራኤላውያንን ለማምጣት የሚደረገው ዝግጅት እንደቀጠለ ሲሆን ይህ በዚህ እንዳለም በፍላይ ዱባይ አውሮፕላን ላይ በተሰኘው ክስተት አንድ ማንነታቸው ያልታወቀ የዱባይ ባለስልጣን እስራኤላውያን በዚህ ጉዳይ በተለይ የሽብር ፈጠራ ድርጊት ቴሮር እያሉ መናገራቸውን እጅግ እንዳበሳጫቸው ገልጸዋል። ይሄም በሁለት ወዳጅ ሀገራት መካከል የሚጠበቅ ንግግር አይደለም በማለት ቅሬታቸውን ገልጸዋል። በአውሮፕላኑ የነበረውን ክስተት ለመጀመሪያ ጊዜ እሳቸውም የሽብር ሙከራ በማለት በማለት መናገራቸውም ተገልጿል። ነገር ግን የእስራኤላውያን ንግግር አስቀድሞ ፍርጃ የሚጠበቅ አይደለም፣ ቅሬታም ተሰምቶናል ብለው ተነግሯል። ነገር ግን ለመላው ዓለም የዚህን ክስተት ውጤት ማወቅ ለሚፈልጉ በሙሉ የመጨረሻውን ውጤት እስከምንመርምረን እስከምናስተላለፍ ድረስ በትዕግስት ጠብቁን ሲሉ ታስታውቋል። በመጨረሻም የአየሩ ጸባይ በቀቱ ትንሽ ቀዝቀዝ ይላል። በአንዳንድ ቦታዎችም አልፎ አልፎ ዝናብ ይጥላል። በተለይ በሀገሪቱ የደቡብ ክፍልም ማዕበል ሊኖር ይችላል፣ የጎርፍ መጥለቅለቅ ሊኖር ይችላል ይላሉ የዘርፍ ባለሙያዎች። የሙቀቱ መጠን በዛሬው ዕለት በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 25 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 28፣ ሀይፋና አካባቢዋ 27፣ ቤርሸባና አካባቢዋ 29፣ ኢላት እስከ እኩለ ቀን 32 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን፣ የሰዓቱ ዜና የስካሁኑ ነበር።

0: የተከበራችሁ አድማጮቻችን መልካም ለተሰንበት ይሁንላችሁ ይላል። አሁን መስመር ላይ ጋዜጠኛ ፋሲል ደገሰ ይገኛል። ፋሲል ተነስተልኝ እንደምን አረፈድክ?
1: ተነስተልኝ አይቼው እንደምን ዋልክ?
0: ደህና ነው ወይ?
1: ሰላም ነኝ።
0: ጥሩ። የዳሱ በዓል እንግዲህ ያበቃ ነው።
1: እንግዲህ የዳሱ በዓል ያበቃ ነው። ከዚህ በተጨማሪ እንግዲህ ሻባት ሊገባ ነው አይደለም?
0: እውነት ነው። ሻባት ሻሎም ቢያለው ኮዲው
1: ኦሻባ ሻሎም በድጋሚ
0: አመሰግናለን። የፋሲል እንግዲህ ባለፈውም ተወያይተንበታል። ይሄ ፍላይ ዱባይ የተሰኘው ያው በጣቢያችን በ104 በቴሌቪዥን ጣቢያ ተነጋግረንበታል። አሁን ደግሞ በሬዲዮ እንወያያለን። በተለይ ፓይለቱ የነበረውን ክስተት እየተናገረ ነው። በተለይ ደግሞ ከፕሬዚዳንት ከጠቅላይ ሚኒስትር ከህንዱ ጠቅላይ ሚኒስትር ሙዲ ጋር በነበረው ቆይታ እንባ እየተናነቀው የተናገረ እና በቦታው የነበሩትንም ተሳፋሪዎች በተለይ እኛ እስራኤላውያን የነበሩትን አውሮፕላኑን እንደዛ ከመከስከስ ያዳኑትንም አመስግኗል። እንዴታየው ይሄ
1: ነው በጣም የሚገርም ነው። በአንድ በኩል ተአምር ነው ማለት ይቻላል፣ በአንድ በኩል ደግሞ ጀግንነት ነው ማለት ይቻላል። ፓይለቱ ከእስራኤላውያኑ ባላነሰ ሁኔታ ነው ጀብድ የሰራው ማለት ይቻላል። ከቆሰለ በኋላ አይቼው ራሱን ባለመሳት ከፍተኛ ጥረት በማድረግ በሩን የመክፈት ሁኔታ መፍጠሩ እስራኤላውያኑ ገብተው አውሮፕላኑን ለመቆጣጠር እና እንዳይከሰከስ ለማድረግ መቻላቸው እርግጠኛ ነው። ስለዚህ የሰራው ስራ ትልቅ የሚመሰገን ነው። ምክንያቱም ከሰፕቴምበር 11 በኋላ ፓይለቶች ማለትም ረዳቱና ዋናው ካፕቴን በረራ የሚጀምሩበት ጊዜ የኮክፒቱን ወይም ስራ የሚሰሩበትን የሚቆጣጠሩበትን በር ይዘጋሉ። የሚዘጉትም ከውስጥ ነው። እነሱ እስካልከፈቱት ድረስ በምንም ሁኔታ ሊከፈት አይችልም። እሱ ያን ድርጊት ባይፈጽም ኖሮ እግዚአብሔር ይወቅ አይቸው እንዴት ተደርጎ በሩ እንደሚከፈትና እርምጃ እንደሚወሰድ። በአጭሩ ጀብድ አለው፣ ጀግና ነው ማለት ይቻላል። ቢቆስልም ከፍተኛ ጉዳት ቢደርስም በወቅቱ እስራኤላውያኑ ራሳቸው ጊዜያዊ የመጀመሪያ ፈርስት ኤድ ሕክምናም ሰጥተውታል። ከዛ በኋላ ሳውዲ አረቢያ ከወረደ በኋላም እንደዚሁ ሕክምና ተደርጎለት አሁን እንደገባኝና እንደደረሰኝ ዜና ከሆነ በኢምሪት ነው የሚገኘው። አሁን ከዛ ሆኖ ይመስለኛል ጠቅላይ ሚኒስትሩን ሙዲን
0: ያነጋግረው። ልክ ነው ፋሲል፣ በእርግጥ ትልቅ ጀብድ ነው የተሰራው። እዚህ ላይ ተአምርም ነው እንግዲህ መቼም አንዳንዴ ምንድን ነው የሚሉት የእኛ ትላልቅ ሰዎች፣ አትሙት ያላት ነፍስ የፈለገ ነገር ቢሆን አትሞትም ነፍስ አትጠፋም የሚለውን እውን የሚያደርግ ነው። በማከታተል ፋሲል፣ ፍላይ ዱባይ እስከሚቀጥለው ወር እስኪ አሁን ከያዝነው ወር አጋማሽ ድረስ በረራቸውን ወደ እስራኤል አናደርግም ብለው አቋርጠዋል። ይሄ ምንደ በዚህ ክስተት ምናልባት በሁለቱ ሀገር ያለውን ግንኙነት ሊያሻክረው ይችል ይሆናል። አንዳንድ ደግሞ እነሱ የሚናገሩት እስራኤል ይሄን ጉዳይ ቴሮር እያለች ማውራቷ ብዙም አልተወደደም
1: ና ይላሉ እንጂ ሁኔታው እየተጣራ ነው። ቴሮር ካልሆነ ለሌላ ምን ነገር አለው? ረዳት ፓይለት አይቸው ረዳት ፓይለት አውሮፕላኑን ተቆጣጥሮ ካፕቴኑን በጩሄ ወቅቶ አውሮፕላኑን ለመቀስቀስ ጥረት ሲያደርግ ከነመረጃው እዛ የነበሩት በሙሉ እያረጋገጡ ቴሮር አይደለም ማለት የሚሆን ነገር አይደለም። ያም ሆነ እነሱ የሚጠይቁባቸው ነገሮች አሉ። እስራኤል እና እንደሚመስለኝ ከሆነ ኤምሪቶች በትብብር የሚሰሩ ስለሆኑ ሁሉም ነገር በግልጽ በሰዎች ተነጋግረው ውሳኔ ላይ እንደሚደርሱበት ግልጽ ነው። ለምሳሌ ይሄ ኮፓይለቱ ኦማን ነው፣ የኦማን ዜጋ ነው፣
0: ረዳት
1: የኦማን ዜጋ ነው። በሁለቱ ሀገሮች ስምምነት መሰረት ማለትም በእስራኤል እና በኤምሬቶች ስምምነት መሰረት ሰላም ስምምነቱ በተፈራረመበት ጊዜ እና በረራ በተጀመረበት ጊዜ ከእስራኤል ጋር የሰላም ስምምነት ያላደረገች ሀገር ዜጋ ፓይለት ወይም የአውሮፕላን ሰራተኛ ወደ እስራኤል መግባት አይችልም። እንዴት አድርገው ይሄንን ሰጡት? ሌላ ሁኔታ ደግሞ ይህ ፓይለት አንድ አመት ሳይሞላው ነው
0: 9 ወሩ ነው ይባላል።
1: አዎ አንድ አመት ሳይሞላው ነው ይሄ ነገር እየተፈጸመው ያሞነ ይህ ጠቅላይ ሚኒስትር ቢናሚን ነፋናው ሰምታችኋል አንተም ለበተለይም ለውጭ ሀገር ዜና አማሰራጮች የተደጋጋሚ ጋዜጣው መግለጫ ሰጥተው ነበር መግለጫ ሽብር ፈጣሪ መሆኑ ተረጋግጧል ብለዋል ጠቅላይ ሚኒስትሩ ሊዋሹ አይችሉም ይሄን በዓለም ዜና ማሰራጫ እንደዚህ ብሎ መናገራቸው ያው ቴሮሪዝም መሆኑ ግልጽ ነው ሁለቱ ነገሮች ግንኙነት ይቅርታ ይቅርታ አይቸው የሁለቱ ነገሮች ግንኙነት መቋረጡ ያሻክራል ለምትለው አይመስለኝም በሁለቱ ሀገሮች ስምምነት የተደረገ በሁለቱ ሀገሮች መካከል በተደረገ ስምምነት የሚፈጸም ድርጊት ይመስለኛል ምክንያቱም ምርመራ እየተደረገ ነው ምርመራው እስኪጣራና እስኪረጋገጥ ድረስ ሁሉም ያለው ሁኔታ ነው አንድ ነገር ይቆማል አይደል እንዴ
0: እውነት ነው ጥሩ አገራችን ምርጫ ይካሄዳል እንደው ይሄ ክስተት ምናልባት በምርጫው ላይ የሚያደርሰው ተጽዕኖ ይኖራል
1: አሁን ባለው ሁኔታ አይመስለኝም ምክንያቱም ስንመለከተው አንደኛ ገና ጊዜ አለ አይደል እንዴ ገና 3 ሳምንት አካባቢ አለ ምናልባት አንድ ሳምንት ሲቀረው ወይም 5 ቀን ሲቀረው ይሄ ነገር ተደርጎ ቢሆን ኖሮ
0: በቀጥታ ተጽዕኖ ሊኖር ይችል ይሆናል
1: ይችል ነበር ስልጣን ላይ ያለውን ፓርቲ ወይም የሊኩድ ፓርቲ ወይም የቀኝ ክንፍን ወገን ከፍ ሊያደርገው ይችል ነበር ያም ሆነ ይህ ገና ጊዜ አለ ነገሮች ሊለዋወጡ ይችላሉ ሌሎች ችግሮች ሊፈጠሩ ይችላሉ ወይም ሌሎች የደስታ ነገሮች ሊፈጠሩ ይችላሉ ስለዚህ 3 ሳምንት በሌላው ማገር ረጅም ጊዜ ነው በእስራኤል ፖለቲካ በጣም በጣም በጣም በጣም ብዙ ነው
0: ጥሩ ወደ ፋርስ ባረሰላጤው እንሂድ በአሜሪካና በኢራን ያለው ሁኔታ ምን ይመስላል በተለይ ደግሞ በትናንትናው ዕለት በሆርሙዝ የመርከቦች መተላለፊያዎች መጥ ላይ አንዲት መርከብ በሰዓት ማያጋየቷ ተገልጿል እና ይሄን እንዴት ታዩዋለህ ምንድነው ይሄን ሆርሙዝን መተላለፊያውን ማን ነው የሚቆጣጠረው ያለው በአሁኑ ሰዓት አሜሪካኖች ናቸው ወይስ ኢራኖች ናቸው
1: ሎሎ ሁለት አይነት ነው ቁጥጥሩ ከውስጥ እንግዲህ መጀመሪያ ታስታውስ እንደሆነ አይቼው ኢራን ሆርሙዝን መዝጋቷን አስታወቀች ማለትም የሚያቀርበችው ሀሳብ ተቀባይነት ካልኖረ በአካባቢዋ የሚገኘውን ቦታ በሙሉ አጥረዋለች ማለትም በፈንጅም ይሁን ጠባብ ስለሆነ ደግሞ ሚሳኤልን መተኮስ የሚችልበትም ሁኔታ አለ በአንጻሩ ኢራንን ድርጊት በመፈጸምበት ጊዜ አሜሪካ ደግሞ የተወሰነ ኪሎ ሜትር ወደፊት በመሄድ በኢራን ላይ የመዝጋት ድርጊት ፈጽመዋል አሜሪካኖች ማለትም ኢራን ብዘጋም ከዛ በኋላ ደግሞ እሷ እንደፈለገች መርከቦቿ ማውጣት ማችልበት ሁኔታ ተፈጥሯል በአንጻሩ ደግሞ በኦማን የባህር ዳርቻ በኩል አሜሪካ ከኦማን ጋር በመተባበር መርከቦችን እያወጣች ነው ምክንያቱም እነዚህ ነዳጅ አምራች ሀገሮች ከኢራን በተጨማሪ ኢራን ብዛት ያለው ነዳጅ ያላት ሀገር ነች ነዳጅ አምራች ሀገሮች ስንመለከት ለምሳሌ ኤምሬቶችን ብንመለከት ካታርን ብንመለከት ሳውዲ አረቢያን ብንመለከት ያሉበት ጎን በኦማን በኩል ስለሆነ በዛ ጥግ ለጥግ እያደረጉ በባህር ዳርቻ በኩል አሜሪካኖች የማስወጣት እድል አላቸው በኢራን ወገን በኩል ስላልሆኑ ለአሜሪካ ቀላል ሆኖላታል እና በዚህ ምክንያት በብዙ ሚሊዮን የሚቆጠር በርሚል ድፍድፍ ለማውጣትና ወደ ሙሉ ለሙሉ ወደ ህንድ ውቅያኖስ ለማስገባት ይችላለች አሜሪካ ስለዚህ ኢራን አይደለችም የምትቆጣጠረው በአጠቃላይ ሁኔታ ማለት እንደሚቻለው አሜሪካ ነች የምትቆጣጠረው ማለት እንደሚቻለው በአንጻሩ አሜሪካ እንደፈለገች የነዚህን ሀገሮች ነዳጅ ስታወጣ በአንጻሩ ደግሞ ኢራን ወደ ቻይና ነዳጅ ለመሸጥ የምታደርገውን ጥረት በሙሉ አድናቅፋባታለች
0: ጥሩ እሺ ፋሲል ለሰጠ ማራጅ
1: እዚህ ላይ ለማጠቃለል ወደ ፍላይ ዱባይ ስንመለስ በተባበሩት አረብ ኤምሬት እና በእስራኤል መካከል ያለው ግንኙነት የረጅም ጊዜ ግንኙነት ነው ማለትም የአብርሃም ስምምነት ከተፈረመ በኋላ አንዳንድ ሁኔታዎች ሊፈጠሩ ይሻክር የሚችልበት ሁኔታ አይደለም ለማንኛውም ማለት የሚቻለው አንተ እንዳልከው ተአምር ነው ከብዙ ችግር እስራኤልም ሆነች ዓለም ደግሞ ማለት ይቻላል
0: ሻባት ሰላም ፋሲል መልካም
1: ሻባት ሰላም ሻባት ሰላም አይቶ በጣም አመሰግናለሁ
0: አመሰግናለሁ ፋሲል

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ መስመር ላይ በሰሜኑ የሀገራችን ክፍል የሚኖሩ መምህር ሩቤል መሸሻ መስመር ላይ አለ። መምህር ሩቤል ሰላም ጤና ይስጥልኝ፣ እንዴት ነህ?
1: ጤና ይስጥልን። አይቼው ሙአዲም ለሲምኻ ናንተም ለአዳማባል
0: ይሁንልና ባል ባል ያለ ነው። እንግዲህ አንተ ጋር ፈቃደኛ ስለሆንክ እጅግ በጣም ነው የምናመሰግነው። ከአንተ ጋር የምንወያየው እንደው ባህላችን ማንነታችን ምንነካው በሚል ርዕስ ነው። በአንዳንድ ክስተቶች እየተከሰቱ እየሰማን እንገኛለን። እንደው በእነዚህ ዙሪያ ለመወያየት ነው እና የትንንኛ በሚለው ዙሪያ ነው። እስኪ በቅድሚያ ግን ከባህር ማዶ በመሻገር ከጎንደር አንድ አድማጭ እስኪ አድምጡኝ ያለን አለ። አቡሽ ይባላል መስመር ላይ አለ መሰለኝ። ሰላም መስመር ላይ አቡሽ፣ ሰላም ጤና ይስጥልኝ፣ እንዴት ነህ?
2: አብሮ እስጥልን፣ እንዴት ናቸው?
0: እንደምን አለ? ምንድን ነው የምትለው? እንተ እንግዲህ ህዝብ ይስማልኝ ይወቅልኝ የምትለው ጉዳይ አለ። በዚህ ላይ ግን ከአሁድ አስቀድም የምነግርህ ስም መጥራት አያስፈልግም፣ ስም አጠራም አጠቅስም፣ ስድብ ነክ ነገሮችን እኛ እናስተናግድም። ነገር ግን ተበድያለው የምትለውን ህዝብ ይስማልኝ ብልሃል። እስኪ እንስማህና ከዛ እንወያያለን።
2: እኔም ህብዝ ስማ የሰሪያል ህብዝ ድራስ እያልኩ ነው 12 ዓመት ስድስት ዓመት በጎደንና ስድስት ዓመት በሰማና በትዳር ያሰለፍ ልጅ አለች። ሰማና ይዘዳ አሎ አሎ እያለች ግዳለች። ሌላ ደግሞ የግድያ ወንጀልም እየፈጸመች ነው። ይህ ነገር ይገባል አይገባል ህብዝም ማወቅ አለበት። ሄደ ደግሞ ወልዳለች አሎ እያለች የሶስት ልጅ አባት ላይ ወልዳለች። እች ነገር እናንተ ማቀርባችሁ በቲቪ ህብዙ ማወቅ አለበት ነው ፍርዱ ነው ማወቅ እፈልጋለሁ።
0: እንዴት ነው ከመጀመሪያው ጀምረ? ብዙ ጊዜ የሚለናም ሲ ከመጀመሪያው ጀምረ ሁኔታው ምንድነው የሆነው?
2: እስራኤል መሆኗን አላውቀውም፣ እሷም አልገለጸችም። ስድስት ዓመት በጎደነት ኖረን በኋላ ስድስት ዓመት ላይ ሰማና ይዘናል። ወደ 12 ዓመት ብዙ ዋጋ ከፍያለሁ። እስራኤል መሆኗን ግን አላውቀውም ነበር መጀመሪያ።
0: ምናልባት እስራኤል ሀገር እስራኤላዊ መሆኗን አላወቅም። እዛ እሷም እዛ የምትጠባበቅ ወደዚህ ለመምጣት የምትጠባበቅ ነው የነበረች።
2: እሷ እናቶቹ ጋር ነው የምትኖር። እናቶቹ ሽማግሌዎች ናቸው። እሷ ነች። ሌሎችም ሁለት ወንድሞች አሉ፣ ብዙም አይደሉም። እኔ ነው ማስተዳድራቸው። ሰው ቤት እየሰራው ሌሊት ስምንት ሰዓት ተነስቼ ጫካ ጀበሬ እያረቱ በደም እየተጨማለቁ በቃ ለእናንተ ውጭ ለማናለ እያልኩ አይዞ በርቶ እሷም እየተማረች ነበረ እንዳልወልድ በቃ የሚማረው ሰው ነው አይዞ በርች እያልኩ እያስተማርኳት እየከፈልኳት በአካውንት ብር አስቀምጬ አላቅም። አካውንትም ከፍቼ አላቅም። እሷ ጋር ጓደኝነት ጀምሬ በኋላ አንቺ ተምሪ ዳና ቦታ ድረሽ ሰው የጠረሳ ቦታ ላይ ድረሽ እያልኳት እያስተማርኳት አለው። ከዛ ላሳ ተማና ምን ይሳለ አውዳውል ሻውዳው ምንድን ነው የምለው ሳላ እስራኤል ነው። እንደውም አንተ ጉራጌ የምታክል ሰው እዛ ግሬዳ የነዘራችንም ሀብታም ታደርጋለህ ምናምን አልሽ። ኧረ ችግር የለም ምናምን አለ።
0: አንተ ጉራጌ
2: ፋይል ምናምን የሚመጣ ሳለ ጓደኞች እዛ ላይ አስቀራት ምናምን ብሎ ሳለ ኧረ እንደዚህ ዋጋ ከፍዬ በሽማግሌ ልክ በክብር ሽማግሌዎችን ልክ እንዴት እንደዚህ ትሄዳለሽ ምናምን ብሎ ሳ ሂጅ እናተም ተይሳለ ኧረ አንተ እኮ ልጃችን ነው በስድስት ወር እንወስዳለን ኤምባሲ ሰማናውን እንዳቅ ምናምን አሉና ኤምባሲን ዋሽቶ ሄዶ ባላ የሄዱ ወይ አራት ዓመት ይዟሉ አሉ እያለች ለሌላ ወለደች።
0: አራት ዓመት ከዛ ስንት ዓመት አብራችሁ ኖራችሁ?
2: በሰማና ወደ ሁለት ዓመት ወደ ስድስት ዓመት ማለት ስድስት ዓመት አስራ ሁለት ዓመት
0: አስራ ሁለት ዓመት በአጠቃላይ ማለት ነው። እንግዲህ የምትለው አንተ እዚህ ያሉ ኢትዮጵያ በነበሩበት ሰዓት ሚስት ናት አግብተሃታል፣ እስራኤላዊ ወይም ዜግነት እስራኤላዊ መሆኗን አላወቅኩም ነገር ግን ከጊዜ በኋላ ማንነቷን አወቅ ቢሆን አልኩኝ። መጨረሻ ላይ እነሱ ወደ እስራኤል ሀገር መምጣት እድላቸው ሲሳካላቸው እኔን ወደኋላ አስቀሩኝ። ምክንያቱም አንተ ስላልተመዘገብክ እሷ ከሄደች በኋላ መጣ ትወስድሃለች፣ ማለትም ታስወስድሃለች ብለው ነው። ከዛ ከዚህ ከመጣች በኋላ ካደችኝ ነው የምትለው?
2: አዎ ካደችን። በስድስት ወር ስንወስዳለን አሉ። ሰው ምንም ያደርጉበት ነገር የለም። ያወጣው ወጪ ከኔ ጋር ከተማ የወጡ ልጆች ሌላ ሀገር ነው አሉ፣ ውጭ ሀገር አፍሪካ አሜሪካ ናቸው አሉ።
0: በጣም ጥሩ።
2: እና ሞራንን እንደዚህ ያደረገች፣ ከዛ አልፎ ደግሞ ወደ ድብደባም እየሞከረች ነው። ገና አሁን ራስን ለመኖር እየፈረውበት ደረጃ ላይ ነው አለው።
0: ጥሩ አቡሽ፣ ሁኔታውን እኛ እንጠቅስንና ወደኋላ ምናልባት በውስጥ መስመር እናናግረሃለን። ይሄን ታሪክ የሚያውቁ ወይም እኔ ነኝ የሚልም መልስ እንዲሰጥ እኛ እንጠይቃለን። እኛ ጥረት አድርገን እንግዲህ መልስ ለመስጠት እንሞክራለን። አቡሽ እናመሰግናለን፣ እግዚአብሔር ይስጥልን።
2: ከጎንደር
0: መምህር ሩቤል እንግዲህ ሰምተዋል ሁኔታውን። እንደዚህ አይነት ነገሮችም አሉ። ሌላም እንደገና አሁንም በእንደዚህ በሚዲያ የሚሯሯጡ አንዳንድ አንተም ደርሷል አይተኋል፣ በተለይ በዩቱብ በተለይ እየተነጋገሩበት እንደሆን ከዚህ የሄደ አንድ ግለሰብ እንደ ተገደለ ተደርጎ የሚወራ ነገር አለ። ይሄ ነገር እንዴት ነው ሁኔታው? ወዴት ይሄድን ነው?
1: ይኸውልህ በመጀመሪያ ደረጃ አይቼው አመሰግናለሁ። እንደነዚህ ያሉ ነገሮች በዚህ በራዲዮ መስመር መቅረቡ ህዝቡ እንዲጠነቀቅ ያደርገዋል የሚል ተስፋ አለኝ። አሁን የተናገረውን ልጅም አዳምጨዋለሁ። እንደገናም ደግሞ የተለያዩ ድርጊቶች በተለያዩ የሶሻል ሚዲያዎች እየተሰራጩና እየተላለፉ ይገኛሉ። በአሁኑ ወቅት አንድ ከእነዚህ ውስጥ አንዱን ለመጥቆም ያህል ከኢትዮጵያ እንግዲህ ከአንድ እዚህ ሀገር አንስቶ ወደ ኢትዮጵያ በመሄድ የሆነች ኢትዮጵያውያን የሆነች ከእሷ ጋር በመተዋወቅ ወደ እስራኤል ሀገር ዙሬ መጥቼ ሰርቼ የዚህን ያህል ገንዘብ ሰጥሻለሁ፣ ወደ 250,000 ብር ነው ሰጥሻለሁ፣ እና ከዛም ብለሽ ስጭኝ ብሎ ያንን ገንዘብ ይዞ ጠፋ ነው የሚባለው። እዛ መጨረሻ ላይ ግን እሷ መጨረሻ ላይ ራሷን ታንቃ ህይወቷን እንዳጠፋችና በመጨረሻ ላይ ይህ ገንዘብ ኢትዮጵያ እስራኤል ሰርቼ አመጣልሻለሁ እያለው እስራኤላውያን ወደ ዘመዶቿ በመሄድ ከለቅሶ በመገኘት አብሮ በመሳተፍ እዛ መጨረሻ ላይ ግና የእሷ ወገኖች የሆኑ እህቷም ይሁን አጎትም ይሁን እንጃ በደንብ አልተመለከትኩትም በመገናኘት መጨረሻ ላይ እሱነን በማዝመንና ከእሱ ጋር በመገናኘት እሱነን በክፉ ሁኔታ ገለው ቆራርጠው ሽንት ቤት እንዳስገቡት ይሄ ሚዲያ ይናገራል። ይሄ ሁኔታ በአሁኑ ሰዓት በተለያዩ ሶሻል ሚዲያዎች እየተላለፈ ነው። ይሄ ብቻ አይደለም አይቼው። እንግዲህ ምንድን ነው የኢትዮጵያ ይሁዳኖችም ሆነ እዚህ ሀገር ያሉ ወደ ኢትዮጵያ ሄደው ሴት ያመጣሉ የሚለው ነገር በህጉ ሁኔታ ህግ ከፈቀደላቸው ማድረግ ይቻላል፣ አያድርጉ ማለት አይደለም። ነገር ግን እንደነዚህ ከእነዚህ ነገሮች እንድንጠነቀቅ ህዝቡ ልብ አድርጎ መውሰድ አለበት ማለት ነው ገባ ያልኩት። አሁን
0: እንዴት ነው ግን እንደዚህ አይነት ክስተቶች በእውነት አሁን ልጁ የተናገረው ሁኔታም አለ ተካድኩኝ ነው የሚለው ህዝብ ይወቅልኝ ህዝብ ከኔ ይማር ነው የሚለው ይሄ ደግሞ ወስድሻለሁ አመጣሻለሁ በማለት ያዛም ነፍስ ጠፋ እዚህም ነፍስ ጠፋ እንደው ወዴት ይሄድን ነው? እንደዚህ አይነት ክስተቶች አሁን እየበዙ እየመጡ ነው። ለምንድን ነው እንዲህ ሊሆን የሚችለው? ከችግር አንጻር ነው ወይስ ከምን አንጻር ነው ወይስ ማን አለብኝነት ነው? ምንድን ነው ሁኔታው ብለህ ታስባለህ?
1: በመጀመሪያ ደረጃ ማጭበርበር ብለን ነው የምንጠራው። ዛሬ ዓለም በእጃችን ናት። ከኢትዮጵያ እጄ ወይም ከኢትዮጵያ ወደ እስራኤል መጥቼ ይህን አደርጋለሁ የሚሉ ሰዎች በቀላሉ በህጉ መሰረት እነዚህ ሰዎች ተይዘው ህግ እንደሚቆሙ አያጠራጥርም። ነገር ግን ምንድን ነው ከዚህ ሀገር አድርገው ወደ ኢትዮጵያ የሆነ ችግር በሚደርስበት አንድ ቤተሰብ ችግር በሚደርስበት ወቅት የሚሰቃየው እንግዲህ ከዚህ ሀገር ያለው ልጅ፣ እናት፣ አባት፣ ወንድም፣ እህትና ዘመድ ነው የሚሰቃየው። በዛ አንድ ኢትዮጵያን ቤተሰብ ወደ ኢትዮጵያ ሄዶ እንደዚህ ያለ ድርጊት በሚያደርግበት ወቅት እና ይሄንን ሁኔታ እንዴት መጣ የሚለው ሁኔታ ከኢትዮጵያ የነበርንበት ሀስ ምን አይነት ኑሮ ነበር? እንደገና ከዚህ ያለው ለውጥ ምንድን ነው? የኔን ለውጥ ወደ ኢትዮጵያ በመድ ያለኝን የስልጥንና ለውጥ ላሳያ ማሳየት አለብኝ የሚልና ገንዘብ ሂዶ መሄድና ልብስ ቀይሮ መሄድ ራሱ ይሄ የስልጥንና ሁኔታን የሚያሳይ ሁኔታ አይደለም። የዚህ አይነት ሀሳብ ብዙውን ጊዜ በእስራኤል ሀገር ጠንክሮ ታየዋለህ። ለብሼ ሄዳለሁ፣ ማንነቴ እዛ እንደ ንጉሥ እታያለሁ የሚለው ሁኔታ ነው እንግዲህ ዋናው መንስኤ ብዬ የምገምተው። ነገር ግን ከዚህ ነገር ትንሽ ጠንቀቅ ብንል ከፍተኛ የሆነ ጥሪ ለወገን አስተላልፋለሁ። በዚህ ሁኔታ ይሄ ነው ዋናው መንስኤ እንደማየው ከሆነ
0: ሰው መሆን ቀረ። እንደው ሰውነታችን እየረሳን እየመጣን ነው። ነገሮች በሙሉ አዘኔታ፣ ትብብር በገንዘብ ተቀየረ ማለት ነው። ዘመድ
1: አዎ ይኸውልህ፣ ምን መሰለህ፣ አንደኛ ነጥብ ነው ያመጣኸው። ይህ ነጥብ ትክክለኛ ያለው ነጥብ ነው። ገንዘብ እኔም መቀየር የለበትም። ይህ አንድ። በሁለተኛ ደረጃ ሃይማኖትን በተመለከተ ለምሳሌ ሃይማኖት ከመምጣቱ በፊት ሰው አለ። ሰውነቴን ሰው በሰው መሆን አለብኝ፣ ለሰው ችግሩ ሰውኜ ልድረስለት የሚለው መጀመር አለበት። ከዛም በኋላ ሌላ ነገሮችን አሁን እንደምናየው ነገር ግን ሁለቱ ተደባልቀዋል። አንደኛ ገንዘብ ማንነቴን ቀይሮታል። ሁለተኛ እኔ የዚህ አይነት ሃይማኖት ነው ያለኝና አንተ ከኔ የበለጥ ካንተ ከኔ ያነስክ የሃይማኖት ሁኔታ ነው ያለ የሚለው ሁኔታ በአሁኑ ሰዓት በተለያዩ ሚዲያዎች እከታተላለሁ። ከፍተኛውን ግጭትና ከፍተኛውን አለመግባባትነን እያወዛገበ ይገኛል በአለማችን ውስጥ በእስራኤል ብቻ አይደለም። ስለዚህ ይሄንን ነገር ምን መፍትሄ ይገኝለታል የሚለውን ባለሙያ የሆኑ ሰዎች ጋው የሆኑ ሰዎች ይሄንን ነገር ለማቆም ከፍተኛ ጥረት አድርጎ ርዕሱን ወስዶ መነጋገሪያ መሆን አለበት ይሄን ነገር ለማቆም ካስፈለገ።
0: እንዴት ማለት ይችላል ይሄን?
1: እንበል ለምሳሌ ከዚህ ሀገር ያለው ሁኔታ ወደ ኢትዮጵያ በሚሄድበት ጊዜ እንዲሆነ ሰው የሆነ መፍትሄ የሆነ ተግባር መሆን አለበት። ቤተሰብ ለልትቶ ባልና ሚስት ባልየው ሚስቱን ትቶ ሚስቱ ባሏን ትታ ወደ ኢትዮጵያ በሚሄዱበት ጊዜ ምሳሌ አርጌ ፖስት ለምን እንደው ባልሽን ጥለሽ የምትጂው ከባልሽ ፍቃድ ተቀብለሻል ወይ? እንደገና ባልየው በሚሄድበት ጊዜ ለሚስቱ መጠየቅ ያስፈልጋል ባልሽ የሚሄድበት ምክንያቱ ምንድነው? እሷ መፍቀድ አለባት ባልየው መፍቀድ አለበት? ይሄ አንዱኛ ሲሆን ባለትዳር ያልሆኑ ወንድሞቻችን እህቶቻችን አሉ። ለምሳሌ የሚሰሩበት ቦታ አለ። የሚሰሩበት ቦታ ካልፈቀደላቸው ወይንም ደግሞ ገቢያቸውን በደንብ አድርጎ አጣርቶ ምን መነጋገር አላቸው የሆነ ችግር ቢፈጠር ይሄንን ችግር ከሚሰራበት ቦታ ከሚሰበስበው ገንዘቡን ከማንኛውም ይሄንን ነገር አይን በምጥልበት ጊዜ ይሄንን በመፍራት ምናልባት ተቅጣጥ ይላል ብዬ ነው ማስበው።
0: ምንድነው ያለ ንጉስ ዳዊት ለልጁ ለንጉስ ሰለሞን መጀመሪያ ሰው ሁን አይደለም?
1: ትክክል።
0: ሰውነታችን እስኪን መጀመሪያ እስኪ ሰው እንሁን። ያ ሰውነታችን የደረሰ ሮቤል አመሰግናለሁ። እስኪ ወደፊት ሰፋ አድርገን እንወያይበታለን በዙሪያ።
1: እሺ ካናስተልን ካስተሚያት ወማዲም ለፍምካ
0: እናሰግናለን። ፓራሻ ተሸባው

0: የተከበራችሁ አድማጮቻችን አሁን ደግሞ የሳምንቱን የኦሪት ክፍል ወይም ፓራሻት ሻባ በራቪ ይሁዳ ሳህሉ ይቀርብልናል። ራቪ ይሁዳ ሳህሉ ጤና ይስጥልን። ወአዲም ለሲምፓ
1: ከና ይስጥልኝ። ሀጊም ዝማኒም ለሳፎን ወይዘሮ ወርቅነሽ እንደምትሰነበታችሁ ደህና ናችሁ?
0: እግዚአብሔር ይመስገን
1: እኛ በጣም ደህና ነን። ሰላም ለኢየሩሳሌም፣ ሰላም ለቤተ እስራኤል፣ ሰላም ለዓለም ይሁንልን እና ከዚህ ቀጠል በማድረግ መጀመርና መክፈት የሚጀምረው በአንድ ጸሎት ነው። ምክንያቱም እንደምታውቂው ትላንትና ህዝቡም እንደሚያውቀው ማለት ነው ትልቅ ተአምር ለእስራኤል ሆኗል። ከዱባይ የሚመጡ ተጓዦች በአውሮፕላን ላይ እንዳሉ ትልቅ ችግር ተፈጥሮባቸው የሆነ አመፀኛ ፓይለቱን በመጉዳት አውሮፕላኑን ለመጣት ጥረት አድርጎ ሳይሳካለት ቀርቷል። በጣም ከ150 በላይ የሆኑ እስራኤሎች ህይወታቸው በተአምር ድኗል። ይሄ በጣም ለእግዚአብሔር ከፍ ያለ ምስጋና ይገባዋል እና በዚህ አጋጣሚ ህብረተሰቡ በሙሉ ከኔ ጋር አብሮ ይሄን ጸሎት እንዲያደርግ በዚህ አጋጣሚ ጠይቃለሁ። ይሄ ምስጋና ጸሎት ነው። መዝሙር ዳዊት ሚያ ላይ 100 ላይ የተጻፈ ነው። ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታ ለእግዚአብሔር ተገዙ፣ በደስታም ወደፊቱ ግቡ። የእስራኤል አምላክ እርሱ አምላክ እንደሆነ እወቁ። እርሱ ፈጠረን፣ እኛም የእርሱ ነን፣ ህዝቡና የማሰማሪያው በጎች ነን። ወደ ደጆቹ በምስጋና ወደ አደባባዮችም በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ። የእስራኤል አምላክ ቸር ነውና ምሕረቱም ለዘላለም ነውና እውነቱም እምነቱም ለልጅ ልጅ ነውና። የእስራኤል አምላክ የተመሰገነ ይሁን። ይኸው በየጊዜው ብዙ ታምር ያደርግልናል እና እሱን ከማመስገን መቆጠብ እንደሌለብን ነው። አሁን ወደ ዋናው ፕሮግራማችን እናመራለን። በዚህ ሳምንት ውስጥ የምንገኘው የሱካት ወይም ደግሞ የዳሱ በዓል ነው። ከዳሱ በዓል አንጻር 7ኛው ቀን ሆሳአና ራባ ወይም ሆሻአና ራባ የሚባል በዓል አለ። በዚህ ሌሊት ላይ ብዙ የእስራኤል ሰዎች ወይም ደግሞ ሃይማኖተኞች እንቅልፍ አይተኙም፣ ትልቅ ጸሎትና የኦሪት ትምህርት ያደርጋሉ። ሆሻአና ራባ። ከዛ በኋላ ደግሞ ሻባት ነው። በሻባት እንደገና ደግሞ ሲምካት ቶራ አንድ ላይ ነው ዘንድሮ የዋለው ማለት ነው የሚውለው። ስለዚህ ስለ ሶስቱ ነጥቦች በአጭሩ ለመነጋገር እንሞክራለን። እንግዲህ ይህ ቀን ሆሻአና ራባ ማለት የሱኮት 7ኛው ቀን ሲሆን የእስራኤል አምላክ ለዓለም የሚሰጠውን የውሃ የዝናብ በረከት የሚወሰንበት የመጨረሻው የፍርድ ማህተም ቀን ነው። ማህተሙ ብቻ ሳይሆን በዚሁ ቀን ወረቀቱ የተፈረመው ወረቀት ለመላእክታን ይታደልና መላእክታኖች ወረቀቱን ወደዚህ ዓለም ይዘው ለመውረድ የሚዘጋጁበት ቀን ነው። በቀኑም ሁሉ እግዚአብሔር ደስ የሚያሰኝ መስዋዕት አቅርቡ። ይሄኛው በእንትን ላይ የተጻፈ ነው። መስዋዕት ብዙ ጊዜ ይሆናል። አሁንም ቢሆን መስዋዕት አለ፣ በየቀኑ የሚቀርብ መስዋዕት አለ እና ከዚህ አንጻር አሁን ስናየው በሀገራችን በኢትዮጵያ ይሁዲዎች በዓል እንኳ ስንመለከት ብዙውን ጊዜ ውሃ ወይም ወንዝ አካባቢ ያለበት ቦታ ነበር የእኛ ወገኖች ሰፈር ወይም መንደር ቢመሰርቱት። ለምን? በውሃ ንጽህነት አለ። እናቶች በተወሰነ ጊዜ ንጹህ ለመሆን ወደ ውሃ ወደ ወንዝ ወደው ነበር የሚታጠቡት። አባቶቻችንም ወደ ገበያ ሄደው ሲመለሱ ከአንድ ከአሕዛብ ጋር ከተነካኩ ወደ ወንዝ ወደው ታጥበው ነበር ወደ ቤታቸው ቢገቡት እና ይሄ ውሃ ጉዳይ በጣም ለዓለም አስፈላጊና ወሳኝ ነገር መሆኑን በመገንዘብ ትልቅ ጸሎት እንደሚደረግ ነው በሆሳዕና ራባ። ከዛም ይቀጥላል ማለት ነው በሲምካት ቶራ። እዚህ ቀጠል በማድረግ ደግሞ የሳምንቱ የመጽሐፍ ቅዱስ ክፍል አለ። ያ

ዞት አብረካ እና ሄዞት አብረካ በዚህ ቀን እንዲያውም ሁሉም ሰው እያንዳንዱ የእስራኤል ዜጋ የሆነ በሁሉ ኦሪት ላይ ወጥቶ መውጣትና ማንበብ አለበት። ለምን? ይህም ብረካ ለማግኘት ሲባል ነው። እና እንግዲህ እንደምታዩት በሀገራችንም ቢሆን በኢትዮጵያ ምድር በነበረበት ጊዜ ይሄ የምንጠቀመው ከኦሪት መጽሐፍ አንጻር ሁሉም ከኦሪት አንጻር ስለነበረ ይሄ ዞታ ብረካ የሚባለውን ቡራኬ አባቶቻችን ቀሳውስቶች በጣም ይጠቀሙበት ነበር። ይሄም ለብዙ ሺህ ዓመታት የኛን ህብረተሰብ ጠብቆ እዚህ ያደረሰን ታላቁ ቡራኬ ይሄ ሙሴ የባረከው ቡራኬ ነው። እና ይሄ በጣም ትልቅ በረከት ያለበት ፓራሻ ነው ዞታ ብረካ ማለት። እና ሁሉም ሰው በሲምሃ ቶራ ያው ቅዳሜ ነው ወጥቶ ማንበብ አለበት መሳተፍ አለበት ማለት ነው። እንግዲህ ዋናው ምንድነው ይሄ በሲምሃ ቶራ የጀመርነውን የኦሪትን መጽሐፍ ጨርሰን አዲሱን እንደገና ምንጀምርበት ነው ማለት። መደምደሚያው ዞታ ብረካ ሲሆን የኦሪት መጀመሪያው ደግሞ ኦሪት ዘፍጥረት ወይም በረሽት የተባለውን ፓራሻ በቀኑ ቀን እንጀምራለን ማለት ነው። እና ምን ይላል በመጽሐፍ ቅዱስ ላይ ዳዊት እንደጻፈው ሕጌን በሚወዱ ዘንድ ብዙ ሰላም አለ እንቅፋትም የለባቸውም ይላል። ይሄ እንግዲህ ሕጉን የወደደ አምላክን የተቀበለ በአምላክ መንገድ በትክክል የሚጓዝ አምላክ ይጠብቀዋል እንቅፋት አያገኘውም። እና በጣም በዚህ ጉዳይ ላይ መበርታት አለብን ማለት ነው። ሌላው ትልቁ ነገር የሲምሃ ቶራ ምንድነው የሚለው እኛ ሲምሃ ቶራ ያው እግዚአብሔር ጋራ በጣም የምንገናኝበትና አብረን የምንጨፍርበት ቀን ማለት ነው። የተለየ ቀን ነው። በጣም ትልቅ በደስታ የኦሪቱን አውጥተን አባማውን አስቀምጠን አባማውን ሰባት ጊዜ የምንዞርበት ጊዜ አለ። ሰባት ጊዜ ነው የምንዞረው። ሰባት ጊዜ የምንዞረው ደግሞ የእስራኤል ህዝብ ከግብፅ ምድር በወጣበት ጊዜ እና ወደዚህ ወደ እስራኤል ከመግባቱ በፊት የሪኮ ላይ ትልቅ ግንብ ነበር እና በየሪኮ ውስጥ የሚኖሩት አህዛቦች በጣም ጠንካሮች እና ኃይላኞች ነበሩ። እነሱን ለማጥቃት ሲባል የሹዋ ቤኑን ካህናቶችን አደራጅቶ ሰባት ጊዜ ነበር የዞረው። ሰባት ጊዜ ያን ግንቡን ሲዞረው መለከት እየተነፋ ጸሎት እየተደረገ ሲነፋ ያ ግንቡ ሰመጠ ወደ ምድርና እነዛ ተጋለጡ ማለት ነው። እና ጥቃትም ደረሰባቸው ማለት ነው። እና አሁንም ቢሆን ይህን የምናደርገው ከዛ ጋር የተገናኘ ባህል ነው። እና ይሄ በጣም ትልቅ ነገር ነው። እና በሀገራችን በኢትዮጵያ ሲምሃ ቶራ ብዙ ጊዜ በሲምሃ ቶራ ፋንታ በስግድ የሚደረጉ ነገር በስግድ ላይ የሚደረገው ነገር በጣም ይመሳሰላል። ስግድ ላይ ያው እንደምታውቁት በዚያ ቀን መጽሐፉን ተሸክመው ወደ ተራራ በመውጣት ኦሪትን ተሸክመው ወደ ተራራ በመውጣት ተራራ ላይ ብዙ ስግድ በማድረግ ኦሪቱን ይዘው በጣም ጸሎት ያደርጉ እንደነበሩ አባቶቻችን እና ከዛ ያው ጸሎቱ በሙሉ ወደ ኢየሩሳሌም ፊታቸውን አድርገው ነበረ የሚጸልዩት። ህዝቡ በጾምና በጸሎት በእግዚአብሔር ህግ በማሽ ይቀበላል። የእግዚአብሔር ህግ በዕለት ሁለት ይቀበላል። ልክ እንደ እኛ ሲምሃ ቶራ እዚህ እንደሚደረገው ማለት ነው። እና ከሰዓት በኋላ ጾሙ ሲሻር ሲያልቅ ህዝቡ በከበሮና በጭፈራ ወደ ታች ወርዶ ወደ መንደር ወርዶ ትልቅ ድግስ ሆኖ ያን ድግሱን እንደሚሳተፉ ነበር። እና ዋናው የሲምሃ ቶራ ትልቁ ግንኙነት ምንድን ነው? እኛ ይሄ ህጉ ዘላለማዊ ከአምላክ ጋራ የሚያስተሳስረን እንደገና ሙሴ የሰጠን በረከት ሁሉም አንድ ቤተሰብ ሁነን ሁሉም በአንድ ቤተሰብ በአንድ ቃል እንደምንመራ የምናረጋግበት ቀን ነው። እንግዲህ ቀን ከቤተ ክህነቱ ብዙ ጸሎት አለ፣ ብዙ ብዙ ድግስ አለ። ከዛ በኋላ ወደ ማታ እንደገና ሁለተኛ ጊዜ እንወጣለን ማለት ነው። ማታ ሁለተኛ አካፋሽ ነው እንባላለን። ወደ መንደር ወይም ደግሞ ወደ መንገድ ወተን ኦሪቱን ይዘን ብዙ ደስታና ጭፈራ ይደረጋል ማለት ነው።

0: እና ከዚህ ላይ ምን ይላል በዞታ ብረኻ በተመለከተ ምን ይላል ህዝበ እስራኤል በቅዱስ እግዚአብሔርና በቅድስቷ ቶራ መካከል በዚህ ቀን የቶራን አመታዊ ወይም ደግሞ ያለውን ሁሉን ጨርሰን በአመት ጨርሰን ማለት ነው ትልቅ የሆነ ተስስር እንዳለ ለመግለጽ የሚደረግ ትልቅ ቀን ነው። ወዲያውም አዲስ የንባብ ውደት እንደሚጀምር ነው። አዲስ ንባብ ማለት ያው ቅድም እንዳልኩት ዘበር በረሽት የሚባለው ወይም ደግሞ ኦሪት ዘፍጥረት እንጀምራለን ማለት ነው። አዚ በሊቃውንቶች አማካኝነት የተነገረ ነገር አለ። ሚላል በግማራ ላይ በተጻፈው ሙሴ ራቤኑ እስራኤላውያን ያለ ቶራ ከሶስት ቀን በላይ እንዳይቆይ ብሎ ያው በሰንበት በኋላ በሐሙስና ሰኞ ቀናት ተጨማሪ ኦሪት እንዲወጣ አድርጎልናል። ለምን? ያ ለኛ ጠባቂ ነው። ከሶስት ቀን በኋላ ያለ ኦሪት ሳይወጣ ከቆየ ለእስራኤል ጥሩ አይደለም እና ሁሉ ግዜ ቀዳሜ ሰኞ ሐሙስ ኦሪት ወጥቶ ይነበባል። ይሄ የእስራኤል ዋናው ትልቁ ህግጋት ነው። በሚድራሽ እንደተጻፈው ደግሞ ኦሪት ንባብን ማጠናቀቅ አስመልክቶ በተናገረው ትልቅ ግብዣና ድግስ እንደሚደረግ ነው በስምዓ ቶራ። ለምን? ንጉሥ ሰለሞን ጥበብን ባገኘ ጊዜ ታላቅ ግብዣ አድርገው ነበር። ስለዚህ ከዛ አንፃር ዛሬም ኦሪትን አንብቦ የጨረሰ ትልቅ ድግስ ያደርጋል። እንዲያውም በዚህም በዓል ላይ አለ። እንደገና አንዳንድ መጽሐፍ እንኳ አንብበው ሲጨርሱ ብዙ ድግስ ይደረጋል እና ይሄ ባህል በጣም በእስራኤል ተቀባይነት ያለው ነው እና ዋናው አሁን የሰንበቱ በዓል ዋናው የሚነበበው ዞታ ብረኻ ነው። ከዞታ ብረኻ ጋር አብሮ የሚሄድ ስምዓ ቶራ ነው። እንግዲህ እንደምታውቁት ስምዓ ቶራ ከዛሬ 3 ዓመት በፊት ምን አይነት መከራ እንደነበረ ትዝ ይላችኋል። ኦክቶበር 7 ተብሎ በጣም ስንት ሰው እንዳለቀ እና ስንት ወንድሞቻችን እንደቆሰሉ ከዚህ ዓለም እንደተለዩ የታወቀ ነው። ያ ራሱ ልክ በሰንበት ቀን ነበር። አሁንም እንደዛው ልክ በሰንበት ቀን ነው የመጣው። ግን አሁን ጥሩ ነው፣ ምህረት አድርጓል አምላክ። ካሁን በኋላ እንዲህ ያለ መከራ እንደማያመጣ እርግጠኛ ነን እና ሁላችንም መበርታት በጸሎቱ መጠንከር እንዳለብን ነው። አገሪቱ ያለችበት ሁኔታ ቀላል አይደለም። ይኸው ጦርነቱ ገና አልተዘጋም። በአዛም በኢራንም ያለው በጫፎን እስራኤል በሰሜን እስራኤል በኩል ያለው ከሂዝባላ ጋር ያለው ሁኔታ አልተዘጋም በደንብ። ስለዚህ እኛ በጣም ትልቅ ጥረት ያስፈልገናል፣ መጠናከር ያስፈልገናል እና ይሄ ነው ያለው መልእክት። እንግዲህ እግዚአብሔር አገሪቱን ሰላም ያርግልን፣ መንግስቱን ከመንግስት ያስማማልን፣ ዳኛውን ከዳኛ ያስታርቅልን፣ በውጭ ሀገር የቀሩ ወገኖቻችን በቀሩ ያምጣልን፣ የቆሰሉትን አምላክ ምሕረቱን ይላክላቸው፣ ወታደሮች ደም ዘር የሚጠብቁትን ደግሞ አምላክ ይጠብቅልን። በጣም አመሰግናለሁ። ሀግ ሰሚያ ሻባት ሻሎም ቱዳ ረባ።
1: እናመሰግናለን ራቢ ሁዳ ሳህሎ። ሻባት ሻሎም። ሀግ ሰሚያ
2: የተከበራችሁ አድማጮቻችን፣ ስርጭታችን የተከባደደው እንግዲህ የተወሰነ ደቂቃዎች ቀርቶታል። ያልኩ እንግዲህ ቀደም ሲል የሰማ ነው ምን ያህል ሰው መሆን እንደሚያስፈልግ ያስረዱን ነው። ቀደም ሲል በነበረው ውይይታችንም እንግዲህ ጉዳዩ ይመለከተኛል የሚል በዚህ በስልክ ቁጥራችን ወደ ሬዲዮ ጣቢያችን በመደወል መልስ መስጠት ይቻላል። ዞሮ ዞሮ ግን ከእንደዚህ አይነት ድርጊቶች ራሳችን የምንቆጠብበት ምናልባት ለምናደርጋቸው ሂደቶች ለምንወስዳቸው እርምጃዎች በሙሉ ኃላፊነት የተሞላበት ቢሆን። ዞሮ ዞሮ ሰው ነው ቀዳሚው ከሁሉም ነገር የበለጠ። ያው ከፈጣሪ በታች ከአምላክ እስራኤል በታች እንግዲህ በመጀመሪያ ሰውን የፈጠረ ሰው ነው ሆነን የተገኘ ነው። ከዛ በኋላ ነው ሌሎች ነገሮች የሚመጡት። በእርግጥ እንደ ኦሪት ዘፍጥረት በመጣበት ሰዓት እስራኤል አምላክ ሁሉንም ፈጥሮ እንግዲህ ሰውን በመጨረሻ ላይ ነው የፈጠረ፣ ሁሉን አዘጋጅቶልን ነው የፈጠረን ስለዚህ ከሰው እንሁን የሚሉን ሁላችንም እስኪ በእያለንበት በየቦታው እናስፈልስለው እንመልከተው እንየው ምክንያቱም ሰው መሆን ይቀድማል ቀደም ሲል እንደተናገርኩት ንጉስ ዳዊት ለንጉሱ ሰለሞን ታይብ ሰለሞን ያለው ምንድነው ንጉስናውን በሰጠው ሰዓት ሰው ሁን በማለት ነው የመጀመሪያ ምክሩን የለከሰው።

የተከበራችሁ አድማጮቻችን አሁን ደግሞ ሰንበት የምትገባበትና የምትወጣበትን ሰዓት እንመለከታለን እናስተዋውቃለን። ዛሬ ሰንበት ኢየሩሳሌም የምትገባው 5 ሰዓት ከ43 ደቂቃ ነው። ቴላቪቭ 6 ሰዓት ከ06 ደቂቃ። ሃይፋ 5 ሰዓት ከ53 ደቂቃ። ብርሸባ 6 ሰዓት ከ06 ደቂቃ ስትገባ ስትወጣ ደግሞ መውጫው ደግሞ ኢየሩሳሌም 6 ሰዓት ከ58 ደቂቃ። ቴላቪቭ 7 ሰዓት። ሃይፋ 6 ሰዓት ከ59 ደቂቃ። ብኤርሸባ 7 ሰዓት ተወጣለች ማለት ነው።

የተከበራችሁ አድማጮቻችን እንግዲህ የጌዝ ሰንበት መግቢያና ምጫን ተናግረናል። የኢላትን አልተናገርነው ደም ኢላት ሰንበት ምትገባበት 6 ሰዓት ከ06 ደቂቃ ትገባና ነገ 6 ሰዓት ከ59 ደቂቃ ትወጣለች። ፕሮግራማችን የተገባደደን ሁላችን መልካም ለተሰንበት ይሁንልን። ለዚህ ፕሮግራም መሳካት ለተባበራችን አላን አይዶኖቭ ምስጋና ይድረሳት እንላለን። ሰም ግዲህ ዛሬም ነው ስርጭታችን ሲለይ ከባደዳል ማታ ላይ ነው የአስቀድሞ የተቀረጸ ስርጭት ይቀርባል። መልካም ለተሰንበት ለሁላችን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሻችሁ። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። በዓሉ የሰላም የደስታ እንዲሆንላችሁ ከልብ እንመኛለን። የተከበራችሁ አድማጮቻችን በምሽቱ ስርጭታችን ዜናና ወቅታዊ ዘገባ አናቀርብም። በዓሉን በሚመለከት ያሰናዳነውን ልዩ ዝግጅትና ከበዓሉ በፊት ከአድማጮች ጋር ያደረግነውን ውይይት እናቀርባለን። በመካከልም የበዓላት ዜማ እንጋብዛችኋለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። መልካም የዳስ በዓል ይሁንላችሁ። ሀግ ሱኮት ሰሚያህ። ከአንድ ሙዚቃ ግብዣ በኋላ ተመልሰን እንገናኛለን።

የተከበራችሁ አድማጮቻችን በዝግጅታችን ዘና ያላችሁ እንደሆነ ተስፋ እናደርጋለን። በድጋሜ መልካም በዓል እንዲሆንላችሁ ከልብ እንመኛለን። በዓሉ ምክንያት በማድረግ ያሰናዳነው ልዩ የበዓል ዝግጅት አለን፣ እሱን እንደሚከተለው እናቀርባለን። በድጋሜ መልካም በዓል፣ አብራችሁን ቆዩ።

ባለ መጸለት የሱኮት ወይም የዳስ በዓል። ሱኮት ወይም ባለ መጸለት እስራኤላውያን በየአመቱ የሚያከብሩትና ከግብጽ ባርነት መውጣት ጀምሮ ከትውልድ ወደ ትውልድ እየተላለፈ እስራኤላውያን ሲያከብሩት የሚኖር ሃይማኖታዊ በዓል ነው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንኳን ለዚህ በዓል በሰላም አደረሳችሁ። ይያል ይህን በዓል በማስመልከት ያዘጋጀነውን ልዩ ዝግጅት እናቀርብላችኋለን። በዓሉ የሰላም የደስታ የፍቅርና የመተሳሰብ እንዲሆንላችሁ ከልብ እየተመኘን ወደ ዝግጅቱ እናልፋለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ወርቅነሽ እሸቴ ነኝ። በድጋሜ መልካም በዓል።

የሱኮት ወይም የዳስ በዓል በእብራውያን ዘንድ የሚከበር ሃይማኖታዊ በዓል ሲሆን ከዮም ኪፑር በኋላ የሚከበር ከትሽሬ ወይም ከመስከረም ወር በዓላት መካከል አንዱ ነው። ይህ በዓል በኢትዮጵያ ቤተ እስራኤላውያን ዘንድ በዓለ መጸለት በመባል ይጠራል። ይህ በዓል ሃይማኖታዊ በዓል ነው። በመጽሐፍ ቅዱስም በተለያዩ ክፍሎች ስለ በዓሉ ተጠቅሷል። የእስራኤል ልጅም በዓሉን በየዓመቱ እንዲያከብርና ከልጅ ልጅ ከትውልድ ወደ ትውልድ በዓሉን እንዲያስተላልፍ የተሰጡ ትእዛዛት በታላቁ መጽሐፍ ተጠቅሰዋል። በዓሉ በዓመቱ በሰባተኛው ወር የሚከበር እንደሆነ በታላቁ መጽሐፍ በኦሪት የታዘዘ ሲሆን በዕብራውያን ዘመን አቆጣጠር የመጀመሪያው ወር እንደሆነ የሚታወቀው የመጋቢት ወይም የኒሳን ወር ሲሆን ከኒሳን እስከ ትሽሬ ወይም ከመጋቢት እስከ መስከረም ድረስ 7 ወራት ይቆጠራሉ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ነገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሁንላችሁ። ዘሌዋውያን ምዕራፍ 23 ቁጥር 33።

በዓሉ ቀደምት አባቶቻችን እብራውያን ከግብጽ ሲወጡ በዳስ እንደተቀመጡ የልጅ ልጆቻችሁ በዳስ ተቀምጠው ይህን በዓል እንዲያከብሩት ተብሎ በታዘዘው መሰረት ይህ በዓል ከትውልድ ወደ ትውልድ እየተላለፈ ይሁዳውያን ለሰባት ቀናት በዳስ በመቀመጥ የምናከብረው በዓል ሲሆን ዮም ኪፑር ወይም አስተርእዮ ጾም እንደወጣ እስራኤላውያን ዳሱን መስራት ይጀምራሉ። ሰባት ቀን በዳሶች ውስጥ ተቀመጣላችሁ። ከግብጽ ምድር ባወጣኋችሁ ጊዜ የእስራኤልን ልጆች በዳስ ውስጥ እንዳስቀመጥኋቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት ያገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 42።

እንደዚህ ነው ፍቅር ግጥሙን ያገኘነው ፌስቡክ ላይ ነው። ከሆነማ ላይቀር እንደዚህ ነው ፍቅር ልብን የሚያሳሳ የሚያሰኝ ቅርቅር አርቆ የሚያስጉዝት ውስታው የሚቀር ናፍቆቱ ረፍታ ይሰጥ በሄዱበት ቦታ አምጥቶ የሚያሳይ ሁሌም በትዝታ ያለዛ ጨዋታ ያንኑ ፈገግታ እንደዚህ ነው ፍቅር ትዝታው የሚጣፍጥ የሚያሰኝ ቅርቅር ወደ ኋላም ቢያስኬድ ወደ ፊትም ቢረፍድ ህይወትን የሚያደምቅ ነፍስን የሚያስቦርቅ ስም እንኳን ሲጠራ የሚያሰኝ ስቅ ስቅ እንደዚህ ነው ፍቅር።

ይህ በዓል የመኸር መሰብሰቢያ ወቅት እንደሆነም በመጽሐፍ ቅዱስ ተጠቅሷል። ከሰባተኛው ወር በ15ኛው ቀን የምድሩን ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል 7 ቀን ጠብቁ። ዘሌዋውያን ምዕራፍ 33 ቁጥር 39። በዚህ በዓል 4 የጽዋት አይነት ሰሌን፣ አደስ፣ አሃያና የትርንጎ ፍሬ ባንድ ላይ በማሰር በማወዛወዝ ጸሎት በማድረስ ይታሰባል። የጽዋቱ አይነትም እንደ ጣማቸውና ሽታቸው ጥሩ ምግባር የሚሰራ መጽሐፍ ቅዱሳዊ ትምህርት ታዋቂ የሆነ ጥሩ ምግባር የሌለውና በመጽሐፍ ቅዱስ ትምህርት ብቻ ዕውቀት ያለውና ዕውቀትና ምግባር ሁለቱንም አጣምሮ በያዘ ሰው ባህሪ ይመሰላሉ። ይህም በመጽሐፍ ቅዱስ ሲገለጽ በመጀመሪያው ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣ የለመለመውን ዛፍ ቅርንጫፍ፣ የወንዝም አሃያ ዛፍ ውሰዱ፣ በእግዚአብሔር ፊት 7 ቀን ደስ ይበላችሁ፣ ይህንን በዓል በየዓመቱ 7 ቀን ለእግዚአብሔር አድርጉ፣ ለልጅ ልጆቻችሁ የዘላለም ስርዓት ነው፣ በሰባተኛው ወር ትጠብቁታላችሁ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 40 እስከ 41።

የበዓለ መጸለት ወይም የዳስ በዓል እስራኤላውያን በኢየሩሳሌም ቤተ መቅደሱን ከሚጎበኙባቸው 3 በዓላት መካከል አንዱ ስለሆነ በዚህ በዓል በርካታ እስራኤላውያን ጸሎት ለማድረስ ወደ ኢየሩሳሌም መሄድ የተለመደ ነው። ይህ በዓል የመጀመሪያውና የመጨረሻዎቹ ቀናት እንደ ቅዳሜ ሰንበት የሚከበሩ ሲሆን በመካከል የሚገኙት 6 ቀናት ቤተሰብ ከቤተሰብ ጋር የሚጠያየቅበት በተለያዩ ሰው ሰራሽና ተፈጥሯዊ መናፈሻዎች፣ ብሔራዊ ፓርኮች ጉብኝት የሚካሄድበት ወቅትም ጭምር ነው። የእግዚአብሔርን በዓል 7 ቀን ጠብቁ። የመጀመሪያው ቀን ረፍት ይሁን፣ በ8ኛውም ቀን ረፍት ይሁን። ኦሪት ዘሌዋውያን ምዕራፍ 23። በዓሉ የሚውልበት ወቅት የበጋው ወር ማለቂያና የክረምቱ ወቅት ከመግባቱ በፊት ስለሆነ የአየሩ ጸባይ ተስማሚና ለመውጣት የሚመች በመሆኑ ሕዝበ እስራኤል በዓሉን ከሃይማኖታዊነቱ በተጨማሪ ወጣ ብሎ ወዳጅ ዘመድ ለመጠየቅና ለመዝናናት በጉጉት የሚጠብቁት ጊዜ ነው። ታዲያ ይህ በዓል ከዋዜማው ጀምሮ እስኪያልቅ ድረስ በአገሪቱ ያለው ድባብ የተለየና ደስ የሚል፣ ቤተሰብ ከቤተሰብ ጋር የሚገናኝበት የሚዝናናበት ልዩ ስሜትን የሚሰጥና የሚናፈቅ ጊዜ ነው። ይህ የዳስ በዓል ከሃይማኖታዊነቱ ተጨማሪ የአገሪቱ ፕሬዝዳንት በቤተ መንግስቱ መኖሪያቸው በሚጥሉት ሰፊ ዳስ ህዝቡን ተቀብለው ማስተናገድና መልእክት የማስተላለፍ እንደ ባህል የተለመደ ነው። በሀገሪቱ ከተለያዩ አቅጣጫዎች የተለያዩ ሰዎች በመምጣት በፕሬዝዳንቱ ዳስ ይስተናገዳሉ።

የተከበራችሁ አድማጮቻችን የዳስ በዓል ወይም ባለመጸለትን በማስመልከት ያዘጋጀነው ልዩ ዝግጅት ይሄን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው አመት በሰላምና በፍቅር እንዲያደርሰን ከልብ በመመኘት የዛሬውን ዝግጅት ሲላ ያበቃን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። ያመት ሰው ይበለን።

0: አይቼው አሁን የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን አድማጭ መስመር ላይ አለን ወይዘሮ መንታምራ ትርሳ ወደሷ ነው በቀጥታ እናልፈው። መንታምር ጤና ይስጥልን።
1: ከነሽ እናንተ እንዴት ናችሁ? ሁላችሁ ከስቱዲዮ ያላችሁ በሙሉ አድማጮችም ዋዲም ለሲምካ እንዴት ናችሁ?
0: እናመሰግናለን። ማዲም ለሲምካ ባሉ እንዴት እየተከበረ ነው? እንዴት እያከበራችሁት ነው?
1: ባሉ በጣም አሪፍ ነው። በጣም ደስ ይላል። ያው እንግዲህ እንደሚታወቀው ማለት ነው ባሉ ትልቅ ባል ነው፣ ታላቅ ነው። በእስራኤል ሀገር የታወቀ ባል ነው ማለት ነው። ቤተሰብ የሚገናኝበት በቃ አለ አይደለ? ሄደሽ ቤተሰብሽ የምትጎበኝበት ዳስ የምትቀመጭበት ነው እና በጣም ደስ የሚል በዓል ነው።
0: ግናለናው ቆንጆ ነው። በዚህ በዓል እንዳልሽው ቤተሰብን ይዞ ይወጣል። በተለይ ደግሞ ልጆች ያሉት ሰዎች ብዙ ልጆችን ይዞ መንቀሳቀስ ይቻላል። በተለያዩ ቦታዎች ከመውጣት ልጆች ጋር ወጣችሁ ነበር? እንዴት ነው በእናንተ አካባቢ? ሰሜኑ ደግሞ ቆንጆ ነው በዚህ ወቅት ለመጎብኘት።
1: ወርቅነሽዬ፣ በጣም አሪፍ ነው ማለት ነው። ከዛ መጀመሪያ ግን ማለት ነው ቅድም ስነጋገሩበት በነበረው ትንሽ ታምር በአውሮፕላኑ ማለት ነው ትናንትና በተካሄደው ነገር ማለት ነው ትንሽ ታምር ነው እና የፈጣሪ ታምር ነው እና የሰዎች እንትን ሳይሆን ማለት ነው የሰዎች ጥረት ወይም ደግሞ የሰዎች ትግል ሳይሆን ያው የፈጣሪ ታምር ሆኖ እንግዲህ ያው ሰላም ያው አውሮፕላኑ አርፎ ማለት ነው ያው እንግዲህ ወደ ሀገራቸው ገብተዋል። በጣም ደስ ብሎናል ማለት ነው። መጥፎ ነገር ቢሆን ኑሮ በጣም ጨለማ ነበረ ለህዝብ እስራኤል ማለት ነው። እና ስለዚህ እንኳን ሰላም መጡ ላለሁኝ፣ እንኳን ፈጣሪ ታምር አድርጎ ሰላም መጡ ላለሁኝ። ከዛ በመቀጠል ግን ወደ ጠየቅሽ ጥያቄ ሳልፍ ማለት ነው፣ አዎ በሰሜኑ አካባቢ በተለይ ብዙ ጊዜ ማለት ነው አረንጓዴ ነው፣ ያው ምቹ ነው ማለት ያው እንግዲህ በፓርኮች በእያንዳንዱ ማለት ነው ለመጎብኘት በጣም ምቹ ስለሆኑ ያው የሚችል ሰው ማለት ነው ልጆቹን ይዞ የወጣ ከባለቤቱ ጋር ከቤተሰቦቹ ጋር ማለት ነው ያው እንግዲህ እንትን እላለን እንጎበኛለን ማለት ነው የሚችል ሰው። ያው እንግዲህ የማይችል ሰው ደግሞ ምንም ማድረግ አይቻልም። ያው በዳቱ ቤተሰብ በመጠየቅ እንዲሁም እንዴት ነው ሰላስ ተቀምጦ ማለት ነው ያው እንግዲህ ህጉም ስለሆነ ማለት ነው ከዛ በመቀመጥ እና አላየሽ በማድረግ በመብላት በመጠጣት ማለት ነው ያው እናሳልፋለን ማለት ነው። ወርቅነሽ
0: ቆንጆ ነው። ዋው የሚገርምሽ በዚህ በዓል በዳስ በዓል እንግዲህ ህዝበ እስራኤል በአመት 3 ጊዜ ወደ ኢየሩሳሌም መምጣት አለበት፣ ወደ ቤተ መቅደሱ ማለት ነው ይላል እንግዲህ በይሁዳውያን እምነትና አንዱ ይሄ ነው ብርካተ ኮሃን የሚካሄድበት ህዝበ እስራኤል ወደ ኮቴል አማራቢ የሚመጣባቸው በዓሎች መካከል የሱኮት በዓል ወይም የዳስ በዓል አንዱ ነው። ብዙ ሰው የእኛ ሰው በተለይ በጣም ብዙ ሰው ይመጣል ወደ ኢየሩሳሌም። እኛ ኢየሩሳሌም ነዋሪ ስለሆን በአጋጣሚ ወደ ከተማው ስንወጣም ከተለመደው በተለየ ሁኔታ በጣም ብዙ ሰው ነው የምናየው እና እንደው እውነትም በቃ ኢየሩሳሌም ላይ ሆነ ስታየው ደግሞ በተለይ ከሌላው ጊዜ በተለመደ በዓሉን ያስታውስሻል።
1: አዎ በጣም ይገርምሻል። ማለት እኔ ሁልጊዜ በየአመቱ ማለት ነው እኔ ብዙ ጊዜ እሄዳለሁ በነገራችን ላይ እና እውነት ለመናገር ከነዛ ያለው ድባብ በጣም ደስ የሚል ድባብ ነው። በእግዚአብሔር እርዳታ ደግሞ ያው እንግዲህ ቤተ መቅደሳችን ሰርቶ ማለት ነው ያው እንግዲህ ከዛው ሁላችንም እንድናከብር ያው ይሰበሰባል ይባላል። ቤተ መቅደሱ ከተሰራ በኋላ ይሰበሰባል ይባላል እና ቤተ መቅደሱ ነው የሚከበረው ይባላል እና በእግዚአብሔር እርዳታ እንደዛ እንዲሆን ምኞቴ ነው። በነገራችን ላይ የአሁኑ አመት አልቻልሁም እና አልሄድሁም ይገርምሻል እና ሁልጊዜ ግን በየአመቱ ማለት ነው እሄዳለሁ። በጣም ደስ ነው የሚል ህዝቡ ያለው ሁኔታ ትራንስፖርት ራሱ እስከምታጭ ድረስ ነው። ያው በአጋጣሚ በግላችን ነበረ በአውቶቢስ የምንመጣው ከሰሜን አንስተን እስከ እንትንና ማለት ነው ምክንያቱም ሀናያ ችግር ስላለ ምናምን ስለሚባል ማለት ነው በግላችን ነበረ የምንመጣው ማለት ያው በመጓጓዣ እንትን ማለት ነው እና በጣም እውነት ለመናገር በጣም ደስ ነው የሚል ኪሎ ብዙ ሰው ነው ያለ ይጨናነቃል ምናምን ግን እዛ ስቴጂ ያለው ነገር እና ያለው እንትን ኪሎ አካባበሩን ብቲ ጸሎቱ በቃ የሆነ ነገር በቃ አላደለ ቀልል እንዳደረገች ወይም ከራስሽ የሆነ ነገር እንደወረደ ነው የምታየው። እና እውነት ለመናገር ዘንድሮ ለዛኪት ይላለከት እንትን አላልኩም ማለት ዘንድሮ አልሄድኩም ግን ሁልጊዜ በየአመቱ ሄድ ነበረ እና አብዛኛው ሰዎች ብዙ ሰዎች ግን ሀርነ ምናምን ይሉኛል ብዙ ጓደኞችም ሁሉ ቤተሰብም ማለት ነው ይላሉ። ዘንድሮ ያው አላልኩም ግን በጣም ደስ ነው የሚል እውነት ለመናገር ማለት ነው። ኢየሩሳሌም
0: አመት ሁሉም ደስ ይላል። ጥሩ ምን መልእክት ታስተላልፊያለሽ ለህዝብ እስራኤል?
1: ለህዝብ እስራኤል እኔ መልእክት ማስተላልፈው ማለት ነው ያው እንግዲህ አንድነት ይስጠን ፈጣሪ ማለት ያው እንግዲህ ይሄ በዓል ማለት ነው የታምር በዓል ነው ዳስ በዓል ማለት ነው ፊልም ታምር ነው ስንለው እንግዲህ 40 አመት ነው እንግዲህ 40 አመት ነው እንግዲህ እነሱ በዳስ በዓል የኖሩ በዳስ ሰርተው የኖሩት ማለት ነው ምድረ በዳ ላይ። ስለዚህ እኛ ደግሞ ለሰባት ቀን ብቻ ነችና
0: 40 አመት በበረሃ ሲጓዙ ህዝብ እስራኤል ከግብጽ ከወጡ በኋላ
1: ስለዚህ ማለት ነው ያው ይሄ በዓል ለሚቀጥለው አመት ደግሞ ከቁጥራ ያጉል ፈጣሪ ደግሞ ፍቅርና ሰላም ይስጠን ነው ዋናው ነገር ወርቅነሽዬ። ሰላም ከሌለ ምንም ነገር ስለሌለ ፍቅር ከሌለ ምንም የለምና ሰላምና ፍቅር ይስጠን። ያው የጀመርነው ባል ደግሞ እንግዲህ ያው ነገና ነገ ወዲያ ያበቃል ማለት ነው። በእግዚአብሔር እርዳታ የሚቀጥለው አመት ከቁጥራ ጉለና ሁላችንም ሰላም ያድርሰላም እስራኤል እና መልካም በዓል እንመኛለን። ወይማድም ለንስም ካለ እናንተም እድሉን ስለሰጣችሁኝ ከልብ አመሰግናለሁ ወርቅነሽ።
0: እናመሰግናለን እኛም ስለምትሳተፊ ከልብ ነው እናመሰግንሽ። መልካም በዓል።

0: አድማጭ መስመር ላይ ያለን አቶ ሰለሞን ያሴ ስልክ መስመራችን ላይ ነው። ጤና ይስጥልን አቶ ሰለሞን። ሙአዲም ለሲምካ።
1: ጤና ይስጥልኝ ወይዘሮ ወርቅነሽ አቶ አይቸው እንዲሁም ሰጠኝ። ሙአዲም ለሲምካ
2: አመሰግናለን። እንዴት ነው በዓሉ? እንዴት ነው ልደት በዓሉ? እንዴት ነው? እንዴት ይዞታል?
1: እንግዲህ የዳስ በዓሉ ቆንጆ ነው፣ ጥሩ ነው። እኛ ያው እንግዲህ ይሄ በመጽሐፍ ቅዱስ ያለ አባቶቻችን የተለመደ እንደዚህ የተሟላ ባይሆንም ኢትዮጵያ በአሁኑ በመስከረም ሰዓት ዋልካ እርሻና አጨዳ ብዙ ስራ የሚጫጫንበት ነበር። ነገር ግን ያው የእግዚአብሔርን ሕግ ለመፈጸም ሲባል አባቶቻችን ካህናቶቹም ሽማግሎቹ ያስተማሩን በዚህ ሰባት ቀን በዓል በሙሉ በጸሎት ቤት ምለላ ገዳማት አሉ። አባ ውስጥ ተጠጋ የቀርናምባ የሚባሉ አዛም የቀረ ካህን ወዳለበት በቤተ ጸሎት ቤቱ በዚያ ነበረ በጸሎት የሚያሳልፉትና አንዳንድ ችግርም ሆነ ወደረኛ ለእስራኤል በሚነሳ ጊዜ ጉልበት አለን መሳሪያ አለን ብለው በዛ ሳይመክቱ ዝም ብለው ወደ እግዚአብሔራቸው ሲጮሁ ልክ አንዳንድ ነፍጠኛ ተኳሽ ተመልከት ብሎ እንደሚመታው ነበረ። ሰባት ቀን በኋላ አያልፍም ነበር፣ ወይም ይታሰራል ወይም ራሱ በራሱ ይጠፋ ነበር የእስራኤል ጠላት። ምክንያቱም እምነታቸው እስራኤሎች ፍጹም ወደ እግዚአብሔር ስለሆነ ጠዋት ማታ ልመናቸው፣ ስግደታቸው ሕጉንም በመጠበቅ አታድርጉ የተባለው አትድረሱ ያለውን ወሪቱን ያንንም በማክበር እና ጸሎታቸው በዚህ የሰመረ ነበር። ስለዚህ አሁን በትላንት ሁለት የትላንቱ አየር የነፍስ አድን እግዚአብሔር ባደረገው ታምርና ጉድ ዮንያስ የሚለውን መጽሐፍ ወደ ነነዌ አገር ሊሄድ መርከቢቱ ወሶ እግዚአብሔር ሂድ ወዳለው ትቶ ወዳላለው ሊሄድ ሲል መርከቢቱ በባህር ሞገድ እንደተናወጠሽው እንቅልፉ እንደነቃው እንደዚያ ይመስላለኝ አስተውሎ ለሚያየውና ወይም ደግሞ እኒህን መጽሐፎች ሲነበቡ ብሎ ላዳመጠ እስራኤል ሁለጊዜም አምላኩን ከያዘ በሚሄድበት ሁሉ አብሮት መድኃኒት ሁኖ ይጠብቀዋልና በጠላትን ባስደነገጠ ወዳጅን ባስደነቀ ዓለምን ጉድ በሚያሰኙ ሁኔታ ያው እንደምትናገሩት እንዳየነው እንደሰማነው ሰዎቹ የተረፉት ብቻ ሳይሆን ዓለም በሙሉ የሚደነቅበት እኒህ እስራኤሎች እንዴት ያለ ጥበብ ቢኖራቸው ነው? ትምህርት የላቸው ባይለትነት የአየር የማብረር እዚያ መሀል ግን ገብተው ሊወድቅ ያለውን አየር ያለ አንድ ምንትን በእግዚአብሔር እርዳታ እንዴት እንዳርገው ህዝቡን አዳኑ የሚለውን ስንመለከት የእግዚአብሔር እጅ ያለበት
2: አምር ነው።
1: በቶ 20 ላይ መዝሙር ዳዊት ቅዳሜ ማልዳ የሚነበበው ላይ ቀጥለን እስከ መጨረሻው ስናነብ በመሃል ላይ ምን ይላል? ዳዊት ልጆችህ ይህን ኪዳኔን ቢጠብቁ ለዘላለም በዙፋንህ ይቀመጣሉ። የእስራኤል ጠባቂ አይተኛም አያንቀላፋም የሚለው ከዚህ ምዕራፍ ላይ ነው የሚገኘው፣ ከዚህ ውስጥ ነው የሚገኘው። ቅዳሜ ማልዳ የሚነበበው ማለት ነው ዳዊት። ሌላው ይህን ዳስ በተመለከተ አንድ አባታችን ተበጀ ማህሪ የሚባሉ መጽሐፍን ሲያነቡት ቀኖቹ ባሎቹ እንዴት እንደሚውሉ መቼ እንደሚውሉ በትክክል ያስረዳል እና ከኦሪት ኩፓሌ ምዕራፍ 13 ቁጥር 16 ላይ ብለው ሲናገሩ ሰምቼ ባነበው ሰባት ቀን በዳስ ተቀመጡ፣ ይህም በምጽአተ እግዚአብሔር ጽፎታ ላይ ለዘላለም እስራኤል ሁሉ ይችን እንዲጠብቀው ብሎ የታዘዘ ሕግ አባታችን አባ አብርሃም ይስሐቅን በወለዱ ጊዜ ነው እንጂ 40 ዓመት በሲናይ ሲዞሩ ቀን በብርሃን እሳት በደመና ሌሊት በብርሃን እሳት ነው የመራቸው እንጂ በዳስ አይደለም የተቀመጡ። ስለዚህ አባቶቻችን እኛ ተማሪዎች ስለሆነ ለመማር ሲባል ትክክለኛውን በቀለም ያለውን ቢያስረዱን ቢያስተምሩን እኛም ደግሞ እድሜ የሰጠን ለተተኪው ትውልድ እውነተኛውና እርግጠኛዋ ቀለም የሚገኘውን እንድናስቀምጠው መጽሐፉን መመርመር፣ መመልከት፣ ማስተማር፣ መረዳት፣ ማስረዳት ይገባል ባይ ነኝ እና በዚህ አጋጣሚ አባ ተበጀ ማህሪ ሊቅ ምሁር ናቸው። በዚህ በመንፈሳዊ በኩል በጣም አመሰግናቸዋለሁ። ምራፏን ቁጥሯን ትዛዟን ሁሉ በትክክል ስለተናገሩ እሳቸውን የሚመስሉ ብዙ አዛውንቶች አሉ። በአጋጣሚ የልጅነት ሁኔታ ሆኖ ለመጠየቅም ወይም ደግሞ ሲናገሩ ሰፋ አርገው ስለሚናገሩ ለማዳመጥ ትንሽ እየከበደ ነው እንጂ እንግዲህ ሰው አላፊ ነውና ታባት ያለውን አጥንተን ጠይቀን ተምረን ካላቆየን እኛ በኋላ ለሚቀረው ትውልድ ምና ነግረውና ምናስቀረው ላይኖር ይችላል። ስለዚህ ወጣት የሆነ ሰው በሙሉ በአሁኑ ሰዓት ትምርት ሞልቷል እንደ ዛሩ እንደ ቀጠሉ ነው። ግን ትልቆቹን ብናዳምጥ የነበረ የኖረ የበሰለው ቀጥ ስላላቸው ውነትም ደግሞ የሆነ ስለሆነ ማዳመጡ ለትውልዱ ይጠቅማል የሚል ሐሳብ አለኝ።
0: ጥሩ እንግዲህ ጊዜያችን ጥያቄ ለማንሳትም ለመወያየትም ያለን ጊዜ አጭር ነው። በመጨረሻ ያው በዓል ስለሆነ አሁን ህዝብ እስራኤል ያው ነገ ጀምሮ ሲምካ ቶራ በዓልን ነገ ዋዜማ ነው፣ ቅዳሜ ዋናው በዓሉ ነው ስለሚቀበል የምታስተላልፈው መልእክት ካለ አቶ ሰለሞን?
1: አዎ፣ ሲምካ ቶራን በተመለከተ የቶራ ደስ የሚለው ታጥቦ ተነጽሆ የሚያምረውን ልብስ ለብሶ በጸሎት ቤቱ መጽሐፉ እየተነበበ ህጉ እየተነገረ ሲያዳምጡተይ ልክ ማናት ቅድም ማናት ትርሳው ነው የምትሏት ቀኑ ኢየሩሳሌም ሲሄዱ ራሱ ሰውነት የሚሰማው ሌላ ደስ የሚል ስሜት አለ። እንዳለሽው ምን ታምራት ትርሳው ይህን ነገር እንደዚህ ያረግነ ስንሰማው ነው ህጉ ሰውነታችን ገብቶ ሰውነታችን ደስ ብሎ እግዚአብሔር ደግሞ የሚረዳን እንጂ በበረሃ ሄደን የቶራውን ቃል ብለን ራቁታችን ሆነን ያልሆነ ልብስ ለብሰን ባልሆነ ቦታ ባልተቀደሰ ቦታ ለቶራው ክብር ብለን የምናደርገው ህግ መተላለፉ ነው ችግር እንዳያመጣብን። በዚህ ዙሪያ ላይ ሙላችን እንግዲህ ተማር አልተማር አይልም እስራኤል ስለሆነ ድረስ ሰምተናል ያየነ ነው እናት አባቶቻችን እየነገሩን ነው ከዛ የቀረው ካህኑ እያስተማሩ ነው ልብ አድርገን እንዲያው መሰነት ጋር ነው ዘንድሮ ደግሞ የዋለው ካለፈው 3 አመት ተምረን እንዲህን የቶራ ደስታ የሚለውን ቀን በጸሎት ቤታችን በቤታችን ከቤተሰባችን ጋር ያለውን እንግዳ ይዘን እንድን ብንደሰት መልካም ነው የሚል አስተያየታለኝ። አመሰግናለሁ ድሉ ስለተሰጠኝ።
0: በጣም እናመሰግናለን። መልካም በዓል። እናመሰግናለን። መልካም ምሽት።
1: የከርሞ ሰው በልልኝ። አመሰግናለሁ።
2: አሜን።
0: እናመሰግናለን። አይቸው እንግዲህ ቀደም ሲል በስፋት የተነጋገርንበት

ለነግርህ ስፈራ ግጥሙን ያገኘነው ፌስቡክ ላይ ነው። ጽንሱም ተወለደ ሌላ ሽል ተያዘ አንደበቴ ታስሮ ባንተ እንደናወዘ እያየነው አልፏል እጅግ እልፍ ክስተት ሳልነግርህ መውደዴን ለነግርህ በመፍራት ለነግርህ ስፈራ ዘመን ተለወጠ አዲስ ዘመን መጣ አዲስ ኮህ ቀደደ አዲስ ቀንም ወጣ እኔ ሳልናገር ቃል ካፌ ሳይወጣ በረሃው ለምልሞ ለበሳ አረንጓዴ ደጋው ቆላ ሆነ ሳይታይ መውደዴ እንቡጡ ፈንድቶ አበባው ረገፈ ቃሌን ሳላወጋ አረስንቱ አለፈ ሚወርደው ዶፍስናብ ጎርፉን አጎረፈ ክሳንግሱን ጠርጎ ሄደያን ሳፈፈ እኔ ሳልናገር ቃሌ እንደከሸፈ ድንጋዩን ፈራርሶ አፈሩን መሰለ የሞላው ማድጋ ለማለቅ ጎደለ ልቤ ድፍረታቶ ፈራ ተባንዳለ ነጭ ቅኔ ዘረፈ ሸለለ ሀገሬው አምባሰላንች ሆዬ ባቲንም ዘፈነው ማሲንቆ በገና ክራሩን ገረፈው ለነግርህ ስፈራ አረስንቱን አየሁ እዛው እንደ ቆምሁኝ ለነግርህ ስፈራ ለነግርህ ስፈራ ስፈራ ስፈራ ስር ሰድጄ ቀረው እንደ ደጅህ ወይራ።

ሞታለሁ ብሎ ሰው ምን ነው ማዘኑ? ቅጠል አይበጠስ ካልደረሰ ቀኑ። አሁን እኔ አማማት ነው ወይ የጠይም ወለላ አንድ ቀን ሳላይ። አረ ጠይም ጠይም ጠይማት ውለዱ ጥርሱን እየሰጠ አይገኝም ሆዱ። ጠይም የወደደ ገና ነው አሳሩ ውሃው እየሞላ እያደገ ሳሩ። በሽታ ያንተ ነህ በሽታም የለብኝ እመጣለሁ እያልክ እየቀረህብኝ። ምግብ አያስበላ አያስለብስ ልብስ ሞገደኛው ፍቅር ይዞኝ በታሳስ። ይመራል ይላሉ ኮሶ መጠጣት እጅጉን የሚመርስ ወዶ መለየት።

ይወዘውዘኛል አልጠላኝም ገና ፍቅር ሞገደኛው እየነሳኝ ጤና ወዳንተ ስመጣ ሶስት ጊዜ ወደኩኝ ይህ ለነፍሴ ቢሆን እንዴት በጸደኩኝ ታሳስ ከሰከሰ ጥሪ መጣል ገና እጠብቅሃለሁ አንተ ልጅ ቶሎና አንተ ምን ቸገረህ ሁለት አባት አለ አንዱ ሲሞትብህ ባንዱ ትበላለህ ተኳሽ ወዳለሁ ገዳይ ማልጠላ ሲደክመኝ አርፋለሁ ከጎፈሬው ጥላ ገዳይ ገዳይ ብትይ አባትሽ አይገድልህ ገዳይ ገዳይ ብትይ ወንድምሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል አፈ ሙዙን ዘቅዘቅ ከሰደፉ ቀና አበጀህ አበጀህ ሞት አይቀርምና ያባት እዳ ለልጅ ይባል ነበር ድሮ ባይወዳ ገባሁ እኔማ ዘንድሮ አይዞህ ያገሬ ልጅ እመጣልሃለሁ አልተደላደልኩም ባንድ እግሬ ቆሜያለሁ ወለል ካለው ሜዳ ጥቅጥቅ ካለው ዱር ካለኩት አይነካም ጀግናና ነብር በሮቹ ጥቋቁር ጅራታቸው ፈንዛ አርሰን እንዳንበላ ምቀኛችን በዛ ተማክተህ ተማክተህ ዳኛው ሲያደላብህ ፍለጠው ፍለጠው አይልሞ ይሆድ በልጅግ አለቀሰ ስቅስቅ ብሎ እንደሰው ጓንዴም አለቀሰ ስቅስቅ ብሎ እንደሰው አልጋ ላይ ተጋድሞ ተኋን እየላሰው

የተከበራችሁ አድማጮቻችን ዝግጅታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ባሉ የሰላም የፍቅር የደስታ እንዲሆንላችሁ በድጋሜ ከልብ እንመኛለን። አብራችሁ የቆየሁት ወርቅነሽ ሸቴ ነበርሁ። የዛሬ አመት በሰላም ያድርሰን። መልካም በዓል ያመት ሰው ይበለን።